0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን የለተ ቅዳሜ የለተ ሰንበት የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን መልካም የሰንበት ቀን እንዲሆን እንመኛለን። በለተ ቅዳሜ የጧት ፕሮግራማችን ከ6 ሰዓት እስከ 7 ሰዓት ባለው ፕሮግራማችን የቀጥታ ስርጭት ስለሌለን ዜና ወቅታዊ ዘገባና የጋዜጦች አምድን አናቀርብም። በእነሱ ፋንታ የተለያዩ ሙዚቃዎችን አዝናኝና አስተማሪ ፕሮግራሞችን እናቀርባለን። እንደተለመደው ፕሮግራማችን እስከ መጨረሻው እንድትከታተሉ እንጋብዛለን። ለተቅዳሜ ለተሰንበትም ጥሩ ቀን ሰላምና ፍቅር የሰፈነበት ቀን እንዲሆን ነው ምንመኘው። ፕሮግራሞቹም ይቀጥላሉ። ቆይታችሁም ከኛ ጋር እንዲሆን እንጋብዛለን። በመላው እስራኤል ባለም ያላችሁ ውድ የእስራኤል ልጆች እንደምን አላችሁ? ይሄ የዳስ በዓል የታምር ማስተዋሻው ሰላም ፍቅር ይሁን ጸጋውን ይሙላው። ባለንበት ሁሉ መልካሙ ይግጠመን መከራና ችግር እጅጉን ይራቀን። በዚህ በዳስ በዓል አምላክ ባዘዘው ጾም ደስታ ይሁን ክፉን ያርቀው።
3: አብለሽለሽ

ክብራትና ክብራን አድማጮቻችን ከሁሉ አስቀድመን መልካም የዳስባል እንዲሆንላችሁ እንዲሆንልን እየተመኘን በአሉን በማስመልከት ያጠናከርነውን ያውዳመት ፕሮግራም ወደናንተው ለማድረስ ተዘጋጅተን ቀርበናልና ቆይታችሁ አብሮን ይሁን። የዳስባል ሀግ ሐሱኮት የትሽሬ ወይም መስከረም ወር ለእስራኤል ትልቅ ቦታ ያለው ወር ነው። አዲስ አመት ዮም ኪፑርና የዳስባል የሚውሉበት ወር ነው። የትሽሬ ወር በትሽሬ ወር የመጀመሪያ ሁለት ቀናት የአዲስ አመት መለወጫ ከተከበረ በኋላ በ10ኛው ቀን ደግሞ የዮም ኪፑር በዓልና ጾም ይከበራል። በ15ኛው ቀን ደግሞ የዳስባል መከበር ይጀምራል። በዓላት የሚከበሩት ከዋዜማው ጀምረው ነው። የዳስባል በአመት 3 ጊዜ ወደ ኢየሩሳሌም በመሄድ ቁርባን ወይም መስዋዕት ከሚቀርብባቸው በዓላት አንዱ ነው። በኦሪት ዘዳግም ራፍ 16 እንዲህ ተጽፏል። በአመት 3 ጊዜ በቂጣ በዓል፣ በሰባቱ ሱባኤም በዓል፣ በዳስም በዓል ወንዶች ሁሉ በአምላክህ በእግዚአብሔር ፊት እርሱ በመረጠው ስፍራ ይታዩ፣ በእግዚአብሔርም ፊት ባዶ እጃቸውን አይታዩ ይላል። በኦሪት ዘሌዋውያን ምዕራፍ 23 ቁጥር 33 እስከ 36 ደግሞ እንዲህ ተብሎ ተጽፏል። እግዚአብሔር ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ነገራቸው፣ በዚህ በሰባተኛው ወር ከ15ኛው ቀን ጀምሮ 7 ቀን ለእግዚአብሔር የዳስ በዓል ይሆናል። በመጀመሪያው ቀን የተቀደሰ ጉባኤ ይሁን፣ የተግባር ሥራ ሁሉ አታደርጉበት። 7 ቀን ለእግዚአብሔር የእሳት ቁርባንን አቅርቡ፣ በ8ኛውም ቀን የተቀደሰ ጉባኤ ይሁንላችሁ። ለእግዚአብሔርም የሚቃጠለውን ቁርባን አቅርቡ፣ ዋና ጉባኤ ነው፣ የተግባር ሥራ ሁሉ አታደርጉበት ይላል። እኛም በዚህ መሰረት የዳስ በዓልን እያከበርን እንገኛለን። የዳስ በዓል የእስራኤል ሕዝብ ከግብጽ በወጣ ጊዜ እግዚአብሔርን በጊዜያዊ መጠለያ ማለትም በዳስ እንደጠበቀው ለማስታወስ የሚከበር በዓል ነው። እያከበር ነው ያለው የዳስ በዓል የሰላም የፍቅር የደስታና የብልጽግና እንዲሆን በዝግጅት ክፍላችን ስም እንመኛለን።

የተከበራችሁ አድማጮቻችን በሙዚቃው ዘና እንዳላችሁ ተስፋ እናደርጋለን። ዝግጅታችን እንደቀጠለ ነው። ያው እንደሚታወቀው የዳስ በዓል የሚከበረው እስራኤል ልጆች በምድረ በዳ 40 አመታት ያክል ያሳለፉትን ጉዞ ለማስታወስ የሚከበር በዓል ነው። ፈጣሪ በሱና በመረጠው እስራኤል ህዝብ መካከል የገባውን ቃል ኪዳን ማክበራቸውን ለማወቅና ልጆቹ ለሱ ተገዥ መሆናቸውን ለማመልከት የተለያዩ ትዛዛትን ሰጥቷቸዋል። የእስራኤል ልጆችም እነዚህን በዓላት እንዲጠብቋቸውና ከትውልድ ወደ ትውልድ እንዲያስተላልፏቸው አዟቸዋል። እናት አባቶችም ትዛዙን እየጠበቁ እስካለንበት ትውልድ ድረስ አድርሰውታል። ያሁኑ ትውልድም ለመጪው ያስተላልፈዋል። ፈጣሪ ለልጆቹ ቃል ኪዳን ሲገባም እስከ ብዙ ትውልድ ድረስ ነውና እኛም ያን የመጠበቅ ኃላፊነት አለብን። የዳስ በዓል እንድናከብር በቅዱሱ መጽሐፍ በብዙ ቦታዎች ተጽፎ ይገኛል። በኦሪት ዘጸአት ምዕራፍ 23 ቁጥር 16 እንዲሁም ከ22 እስከ 34 በኦሪት ዘሌዋውያን ምዕራፍ 23 ከቁጥር 34 እስከ 43 በኦሪት ዘሁልቁ ምዕራፍ 29 ከቁጥር 12 እስከ 40 በኦሪት ዘዳግም ምዕራፍ 16 ከቁጥር 13 እስከ 15 በመጽሐፈ ዕዝራና መጽሐፈ ነህምያ ተጽፎ እናገኛለን። ምንም እንኳ የበዓሉ ሃይማኖታዊ ትንታኔ የበለጠ በሃይማኖት አባቶች የሚያምርና ለነሱ የሚገባ ቢሆንም እኛ ባህላዊ እሴቱንና አከባበሩን በተመለከተ ትኩረት ማድረግ የምንፈልግ መሆኑን በዚህ አጋጣሚ መጠቆም እንፈልጋለን። የዳስ በዓል ከሁሉም የእስራኤል በዓላት በበለጠ በመብላትና በመጠጣት በደስታ የሚታለፍ በዓል ነው። በተለየ መልኩ ይህን አትብሉ ተብሎ የታገደ ነገር የለውም። ብዙ ቤተሰቦች በአንድ ላይ በመሰባሰብ በዓሉን በደመቀ ሁኔታ ያከብራሉ። በተለያዩ ቦታዎች በአንድ ላይ ተሰባስባችሁ በዓሉን

ሱኮት ብዙ ትዛዛት እንዲፈጸሙ የታዘዘበትና ልዩ ልዩ ልምዶች ያሉት በዓል ነው። ከነዚህ መካከለም በበዓሉ ወቅት በዳስ ውስጥ መቀመጥ፣ አራቱን ዝርያዎች መወዝወዝ፣ በየሰባት አመቱ አንድ ጊዜ በሱኮት በዓል ወቅት በቤተ መቅደስ ሲደረግ የነበረውን የቁርባን ትዛዝና የመሳሰሉት ይገኙበታል። በዳስ ከመቀመጣችን ባሻገር ከመንፈጽማቸው ትዛዞች መካከል አራቱን የጽዋት ዝርያዎች ባንዲዘን በስድስት አቅጣጫ የምንወዘውዝበት ይገኛል። ይህም ፈጣሪ በሁሉም ቦታ አለ ለማለት ሲሆን በዋነኛነት ግን በኦሪት የታዘዝነው በመሆኑ ነው። በኦሪት ዘሌዋውያን ምዕራፍ 23 ከቁጥር 39 እስከ 43 ላይ ለእስራኤል ልጆች የቀረበው ትዛዝ እንዲህ ይላል። በሰባተኛው ወር በ15ኛው ቀን የምድሩን ፍሬ ካከማቻችሁ በኋላ የእግዚአብሔርን በዓል ሰባት ቀን ጠብቁ። በመጀመሪያው ቀን ረፍት ይሁን፣ በስምንተኛውም ቀን ረፍት ይሁን። በመጀመሪያው ቀን የመልካም ዛፍ ፍሬ፣ የሰሌን ቅርንጫፍ፣ የለመለመውን ዛፍ ፍሬ ቅርንጫፍ፣ የወንዝ መሃያ ውሰዱ። በአምላካችሁም በእግዚአብሔር ፊት ሰባት ቀን ደስ ይበላችሁ። ይህንን በዓል በየዓመቱ ሰባት ቀን ለእግዚአብሔር አድርጉ። ለልጅ ልጃችሁ የዘላለም ሥርዓት ነው። በሰባተኛው ቀን ትጠብቁታላችሁ። ሰባት ቀን በዳስ ውስጥ ትቀመጣላችሁ። ከግብፅ ምድር ባወጣኋቸው ጊዜ የእስራኤልን ልጆች በዳስ እንዳስቀመጥኳቸው የልጅ ልጆቻችሁ ያውቁ ዘንድ በእስራኤል ያሉት የሀገር ልጆች ሁሉ በዳስ ውስጥ ይቀመጡ። እኔ እግዚአብሔር አምላካችሁ ነኝ ይላል። በዚህም መሠረት በዳስ ከመቀመጣችን ባሻገር በዕብራይስጥ አርባታ ሚኒም የሚባሉትን አራት የጽዋት ዐይነቶች እንወዘውዛለን። እነሱም የመልካም ዛፍ ፍሬ ትሮግ፣ የሰሌን ዛፍ ቅርንጫፍ ሉላብ፣ የለምለም ዛፍ ቅርንጫፍ አዳስ፣ የወንዝ መሃያ አራባ ናቸው። ከላይ የተጠቀሱት አራት ጽዋት እንዳላቸው ባሕሪ ሁሉ ይሁዳውያንም በእነሱ ይመሰላሉ። ሽታቸውና ጣምናቸው በኦሪቱ ዕውቀትና በሥነ ምግባር ይመሰላሉ። ለምሳሌ በኤትሮግ ወይም የመልካም ዛፍ ፍሬ የሚመሰል ይሁዲ ጥሩ የኦሪቱ ዕውቀትንና ጥሩ ሥነ ምግባርን የያዘ ነው። የለመለመው ዛፍ ቅርንጫፍ ወይም አዳስ ጥሩ ሽታ ስላለው ግን ጣዕም ስለሌለው ጥሩ ሥነ ምግባር ያለውን ሆኖም የኦሪቱ ዕውቀት የሌለውን ሰው ይወክላል። የሰሌን ዛፍ ቅርንጫፍ ወይም ሉላብ ጣዕም አለው ግን ጥሩ ሽታ ስለሌለው

የኦሪቱ ቀት ያለውን ሆኖም ስነ ምግባሩ ጥሩ ያልሆነን ይሁዲ ይወክላል። የወንዛ ሃያ ወይም አራባ ጣዕምም ሆነ ጥሩ መዓዛ ስለሌለው የኦሪት ዕውቀትና ስነ ምግባር የሌለውን ይሁዲ ይወክላል።

0: ክብራትና ክብራን አድማጮቻችን ከድምጻዊ ሰለሞን ይመርገር ቃለ ምልልስ እናካሄዳለን። እሱም ጥሪያችንና ክብሮዚ ስቱዲዮ ይገኛል። ሰለይ እንኳን እንደና መጣ።
1: እንደምናላችሁ ሊሰጠኝ እንዲሁም ለባልደረቦቹ በሙሉ ለሁላችሁም ምስጋና ይሄኖ አይባልም ያለሁ ደና ነኝ እግዚአብሔር ይመስገን።
0: በጣም ጥሩ። ኢየሩሳሌም ከሚገኘው ስቱዲዮአችን ስትመጣ ለመጀመሪያ ጊዜ ነውና ስቱዲዮን አይተሃል የተዘዋወርክ እንዴት ተመለከትከው?
1: በጣም ጥሩ ነው። እንግዲህ በእውነት በትልቁ ነገር ማለትም በተለያየ መንገድ በዜና አውታሮች በምን እናያቸውና እንደገና በክክል የምናየው ይለያያል። ደስ ይላልና እንዲሁም በጣም ትልቅና አንጋፋ ነው ያላችሁ በሙሉ አጠቃላይ እና ደስ ይላል። እኔ ደስተኛ ነኝ ይሄን በማየቴ ለኔም ጥሩ አጋጣሚ ነው።
0: በጣም ነው እናመሰግነው። የኪነ ጥበብ ሰው ጊዜ ማክበር ላይ ከፍተኛ ቦታ መስጠት አለበት ይባላል እና አንተ ከቀጠርን ሰዓት ቀድመህ ነው የተገኘህ። በዚህ አጋጣሚ እናመሰግናለን።
1: አዎ አመሰግናለሁ። ልክ ነህ። ምክንያቱም ለስራ ለማንኛውም ነገር የሚያመች ነገር ቀጠሮ ነው። ያው እንግዲህ ነፍሱን ይማርና ጥላሁን ገሰሰም ዘፍኖታል ቀጠሮ ይከበር በሚለው እና ልክ ነው። የግድ ይላል ለማንኛውም ሰው ፕሮግራም ስለሆነ ይሄ መሸጋገር ነገር የሚባልም ነገርም ስላለ ያን በተመለከተ በሰዓቱ መገኘት ይሻላል። ቀደም ተገኝቶ ሁሉን ነገር አስተካክሎ ጨርሶ ለሌላ ሰው ማስረከቡ ደግሞ ይሄ የግድ ስለሚል ደስ ይላልና አመሰግናለሁ።
0: በጣም ጥሩ ነው። ስለዚህ እኔ ጋ የአበሻ ቀጠሮ የሚባል ነገር አይሰራም ነው?
1: አዎ ትክክል።
0: ጥሩ። ሰሌ አንተና የኪነ ጥበብ ጅማሮህ ምን ይመስላል?
1: እኔና እንግዲህ የኪነ ጥበብ እንትኔ ያው በልጅነት እድሜ ነው እንግዲህ በአስር ዓመት እንዲሁም በ11 ዓመቴ አካባቢ ያው ከሰፈር ጀመርን። ከሰፈር እየተባለ ከዛም በአንዳንድ ትምህርት ቤት ቦታዎች ላይም እንዲሁም እንዲህ እያደገ መጣ በትምህርት ቤት በሰፊው። ከዛ ወደ ቀበሌ ከቀበሌ እያደግንም ስለመጣን ከቀበሌ ደግሞ ከፍተኛ ከከፍተኛ ወደ ሶስቱ ከፍተኛ የተዋቀረበት ማለትም ጎንደር ክፍለ ሀገር ከፍተኛ 1 ከፍተኛ 2 ከፍተኛ 3 እንዲሁም ደግሞ የአውራጃ ዘፋኞች እነ ደረጀ ደገፋው መጡ ተወዳደርን የኛ አቸነፈ። መቅደላ የኪነት ጓድ ይባላል ጎንደር የጎንደር ክፍለ ሀገር ያዋቀረው ትልቁ የኪነት ቡድን ነው። ከዛም ቀጥሎ ያው በፖሊስ ተፈትኜ አልፌ ነፍሱን ይማር ከቶማስ መከተህ ከናሆም ሪኮርድስ ከተገኘ ወንድም ጋር እንዲሁም ከፋሲል ደሞዝ ጋርም በመሆን ለገዳዲ 2 ወር ተቀምጬ ብርድ መቶኝ ተመልሼ በጸባ ያኔም ልጅም ስለነበርኩኝ ጮጬ ነገር ስለነበርኩኝ ለኪሎም ስለማልሞላ ተመልሼ ያው ወደ እንትን ገባው ማለት ነው። ከዛም ቀጥሎ ይሄው ተቀባብለውኛል። ከዛም ከዝነኛው ይርጋዱ ባለ ጋር በመሆን ነፍሱን ይማረውና ለ6 ወር ያው ደሞዝ እየተከፈለ ነዛው ካምፕ እያደረን ስፖርት እየሰራን ውዝዋዜ ድምጽ ምናምን ይሄው በተለያዩ የዓለም ዘርፎች ይገኛሉ አብረው የነበሩ ከነሱ ጋር በመሆን ያው እኔ ሙዚቃዬን አዳብር ያለው ብዬብል ማጋነን አይሆንም። ምክንያቱም ድርሰት ይችላልው ዜማም እንደዚሁ ሞካከራለሁኝ ደሞ በድምጽ ሄኖ ማይባል ነገር አለ ሰራለሁ።
0: በጣም ጥሩ ነው። እጅግ በጣም ጥሩ ጅማሮ ነው በልጅነት እንደዚህ አይነት ነገር። እንደው ከልጅነት ከመጀመርህ አንጻር አንዳንድ ሰዎች ሙዚቃ ህይወቴ ነው የሚሉ ሰዎች አሉና አንተስ ከነዚህ መካከል አንዱ ነህ ወይ?
1: አዎ ምክንያቱም ሙዚቃ ጋሽ መሐሙድ አህመድ ያው የተናገረው አንድ ነገር አለ ሁላችንም ያየነው ነው። ሙዚቃ ያሳክካል። በተለይ ልምድ ላለበት ሰው የትም ቦታ ሆኖ እፍረትም አይኖርም መሸማቀቅ አይኖርም የትም ቦታ ሆኖ ማዜም ይቻላል። እንዲሁም አንዳንድ ሰዎች ጥሩ ጆሮ ያላቸው አሉ ሰጠኝ እንዳንተ አይነት ሰው ማለት ነው ለሙያው ለሁሉ ነገር ፍቅር ያለው ሰው እና ጆሮአቸውን ሰጠው የሚያዳምጡ ሰዎች አሉ። እና እኔ ይሄን ከመናገሬ በፊት ደግሞ አንድ እኔ አባባል አለ ሙዚቃን ሰምቶ ልቡ የማይደነግጥ ከጓሮ የሚግጥ መጋዣ ነው ይባላል። እና ሙዚቃ የግድ ነው የሃይምሮ ክሊኒክም ስለሆነ ማንኛውም አይነት ሙዚቃ የሐዘንም አለ የደስታም በሁሉ አይነት ዘርፍ ስላለ ጥሩ ነው ብዬ ነው የምገምተው። እና ሙዚቃ ህይወት ነው። አዎ
0: በጣም ጥሩ። ከብዙ አርቲስቶች ጋር ስራ ሰርተሃልና የተወሰኑትን ብትጠቅስልን እነማን ጋር ሰርተሃል?
1: አዎ እንግዲህ እኔ በቅርቡ አሁን በአዲስ ስራዬ ሂጄ ያገኘሁትኝ ማለትም ኢትዮጵያ ያለነ ወደ ሐምሌ 19 ዝናቡ ገብረስላሴ የሚባል ሐምሌ 19 ከተፋ ቤት ምሽት ቤት ቀንምባሲ ሰራውልና ማታ
0: በፊት
1: አዎ ኢትዮጵያ መምጣታችን እዚህ እስራኤል ከመምጣታችን በፊት ማታ ማታ እዛ ይሄድኩ ሰራ ነበርኩ ከተፋ ቤት ያኔ ጮጨነን ጺምም አልነበረንም ምንም እሱም እኔም እንደዚሁ እና አሁን እሱ ትልቅ በሀገር ፍቅር ቲያትር በዛው ውስጥ ትልቅ ተሰጥቶ ያለው ሰው ነው ድምጻዊ ነው ደራሲ ነው ካሜራማን ነው ሁሉ ነገርና እሱንም ስላገኘሁት ለኔ ትልቅ አሻራ ነገር ነውና ደስ ብሎኛልኝ እንዲሁም እንግዲህ የታዋቂው ጌታቸው ጋዲሳም በእውነት ብዙ ለታዎችን አብረን አድርገናል ባሁኑ እንዲሁም አርቲስት ታደለ በቀለ ወደሬ እንዲሁም ካሜራማኑም ያው በጣም ትልቅ ልጅ
0: ነው ባዲሱ ስራ ነው
1: አዎ ባዲሱ ስራዬ ነው አዎ በቀደሙ እነ ደረጀ ደገፋው እነ ፋሲል ደሞዝ እነ አህመድ ለጋስ አሁን አሜሪካ ውስጥ ነው የሚኖረው እንግዲህ ከነሱም ጋር እኔ ተወሰነ ጊዜ ሰርቻለሁኝ ፋሲል ደሞዝም ያው አብረን ለገዳዲ ማሰልጠኛ ያው ነበርን እሱም መጨረሻ ላይ ትቶት እንደወጣ ነው እኔም የሰማሁትም የደረሰኝ ኢንፎርሜሽን ይሄ ነውና ሁለት ወር ነው የተቀመጥኩት እኔ ለገዳዲ ለነገሩ ብርድ በጣም መጥቶኝ ነበር ልጅ ነበርኩ ያኔ ጠፍተን ሄድነ ጸጉሬን አልተላጨሁም እነሱ ተላጭተዋል ብዙ ነገር አርገዋል እኔ ግን እመቸም ከነሱ ነው የተንሽ ነኝ
0: አዎ በጣም ጥሩ ብዙ ስራዎችን ከብዙ አርቲስቶች ጋር ሰርተሃል
1: አዎ ይርጋዱ ባለ እግዚአብሔር ይስጠው ጥሩ ሐሳቦችን ሰጥቶናልኝ ይሄ ነው የማይባል ነው የሚወጡ ናቸው ጥሩ ልጆች ናቸው ጥሩ ልጆች ናቸው ብለዋል እዛ ብልጭ ደግሞ ሰለሞን ሳሊ ይባላል ሙቷል እንግዲህ ትልቅ አርቲስቶችን ነው መጣራ አሰልጣኝ ደምስ ደጀኔና ሰለሞን ሳሃሌ ጌትነት የባህልና ቱሪዝም አስጎብኝ ዋና አሁንም በህይወት አለ እሱም እንግዲህ ካሳው የሚባል ደግሞ አንድ ነበር ዳንኤል የሚባል ነበር እነዚህ ጋር እንግዲህ ከተለልቀ እንትኖች ጋር አርቲስቶች ጋር ያው ሰርቻለሁኝ
0: አሃ በጣም ጥሩ ነው እንግዲህ ሰሌ አዲሱን ዜማን በተለይ የሚየጎንደርን ከመጫወት በፊትም ሌሎች ነጠላ ዜማዎች እንዳሉ አውቃለሁና በቁጥር ስንት ናቸው እስካሁን
1: እንግዲህ እስካሁን እኔ የሰራኋቸው ከሰባት የማያንሱ ናቸው ግን ከአራት በላይም በጎን አሉኝ ግን አልሰራኋቸው ማለትም ጊዜያቸው እንግዲህ እና ፈጣሪ ባለው ቀላል ነገር አይደለም ብዙ ጣውረድ ቢኖረውም እንግዲህ እግዚአብሔር ባለው ጭምርት ነው የሚሳካ እኛ ባልነው ሳይሆን አንዳንዴ ደግሞ ብዙ ነገሮች ስላሉ ያው ኑሮም አለ ህይወት አለ ቤተሰብ አለ እኔው በዚህ መንገድ ዚዮን ጠብቆ ይወጣልላለሁ ለጊዜው ግን ሰባት አለኝ
0: በጣም ጥሩ አሁን በቅርቡ የለቀቀው የሚየጎንደር የተሰኘው ዜማ በጣም ቆንጆ ዜማ ነው በግጥም በዜማውም ቅንብሩም አጠቃላይ ሁሉ ነገሩ ይመቻልና እስኪ ስለሱ ነጠላ ዜማ ትንሽ አጫውተድና እሱን ተጫውተልኝ
1: እሺ አዎ እንግዲህ ስለ ጎንደር በእውነት ብዙ አርቲስቶች ትልልቅ አርቲስቶች ይሄ ነው የማይባሉ ብዙ ጎንደር ተዘፍኖላታል እኔው ግን ጎንደር እኔ አሁን ከማደንቃቸው ትልልቅ አርቲስቶች እየከመላቸው ኖዋ ያሁን ለምሳሌ ነፍሳቸውን ይማርናቱ ለምን አልዘፈንክም ብሎ በዩቲዩብ ያየነው ነው እና ጎንደር ብዙ ነገሮችን ያወጣች ነች ብዙ አርቲስቶችን ብዙ ሰዎችን ብሎም ደግሞ የኛ ህብረተሰብ አብዛኛው የመጣ ከጎንደር ነው ይሄ የማይካድ ነገር ነውና ለጎንደር ይሄ ያንስባታል ብዬ ሌሎች ዘፈኖች ነበሩ ይሄን በማስቀደም ታሪኩ ዳንኤል ከሚባል ሰው የጋር ሁኜ ድርሰቱን እኔና እሱ ሁሉን ነገር አቀናጀን መረጥን የቃላት ምርጫዎችን አካያድነ በትክክለኛ በእውነት ወለም ዘለም የለለበት እውነተኛ ትክክለኛ አሻራውን የሰው ልጅ መቼም ማለፍ አይቀርምና ስለ ጎንደር እስኪኛም ያለነን ይሄን ነገር እንስፈን በማለት ስለ ጎንደር ልዘፍን ተገድጃለሁ እንደገናም ብዙ አድናቂዎችና ብዙ አብሮ አደጎችም እስኪ ስለ ጎንደር ለምንድነው ማዘፍን ሲሉኝ ስለነበረ በአጋጣሚ ይሄን ድል ተጠቅሜ የሚየጎንደርን ያው ላወጣች ይያለው
0: እጅግ በጣም ጥሩ ነው እስኪ ተጫወትልን እዛ ደግሞ ያንን እንለቀዋለን እኛ ከስቱዲዮ
1: እሺ አመሰግናለሁ የሚየጎንደር ድንቅነሽ ቢርቆሽ ኳስንቅነሽ ያባገር ሻገር የመይሳው ውባለም ጎንደር ይልሻል ሰው ይታያል ደምቆ ውበትሽ ተነግሮ ያልቅም ውበትሽ የሚየጎንደር ድንቅነሽ ቢርቆሽ እንኳን ስንቅነሽ ናታለም ጎንደር የነገስታት ምድር ናታለም ጎንደር የነገስታት ምድር እንኳን ፀሐይ ወጦ ጀምበር ፈንጥቆባት በጨለማ ቢሆን አይናብራ ያለባት አጣጥሞ የሚያውቀው የጎንደርን ውበት ጭራሻ ይገኝም ከኔ ወዲያ ዘበት በሚለው ብየዋለሁኝ። ይሄ ግጥሙ አላልኩትም ግን ይሄ ሁሉ ነበር ለማለት ብዬ ነው። እና ይሄ ሁሉ
0: በዜማው ያልተጠቃለለ
1: አዎ ያልተጠቃለለም ግን ይሄም ሁሉ ነበረበት እና ብዙ ስለሆነ ታሪኳ
0: ጎንደርና ሽመንሙናት
1: አዎ በሚገባ
0: አዎ ቤተ እስራኤላውያን በተለይ ጎንደር አካባቢ የመጡት ለጎንደር ልዩ ፍቅር አላቸውና እንደው መወለድ ብቻ ነው እርግጥ ጎንደር የኢትዮጵያ ትልቅ ከተማ እንደሆነች እንደሌሎች ከተሞች ብዙ ነገር ቢኖራትም ታሪካዊነቷ ይበልጣል ሚሉ ሰዎች አሉ።
1: ትክክል
0: ዳክሱም አይነት
1: አዎ ልክ ነህ ሰጠኝ። ለምን መሰለን ጎንደር እንግዲህ የድሮ ስሟ ነው ወደ ሌላ ታሪክ ላለመግባት ፈልጌ ነው በየምድር ከዛን ጊዜ ጀምሮ እንግዲህ በእውነት በማይተናነስ አሁን እንዳልከው ከሐኩስም ከተለያዩ ከወሎ ከአዲስ አበባ ያልተናነሰ ታሪካዊ የነገስታቶች አገር ነች። ይሄ ማንኛውም ዓለም መጽሐፍ ላይም ማንኛውም ላይ የሚታወቅ ነገር ነው። ስለዚህም ነው እንግዲህ ስለ ጎንደር ብዙ አርቲስቶች የምናሽሞነሙናት የምንዘፍንላት ያደግንባት የተማርንባት ብዙ ነገር ያደረግነ እንደገና የጎንደር ሰው ፍቅር ነው። ፍቅር ያስተምራል በሁሉም ነገር ጊዜን ጊዜ ቢሽረውም እኛ ልጅ ሁነን በነበርንበት ሰዓት እኔ ብዙ ነገር ነው ያሳለፍኩት እና ብዙ ባይኔ ሊናዬ ያየሁትኝ አንተም ሌሎቻችንም ያየነው ይሄ ነው እና ከተማም ይሁን ገጠርም ክብር ነበር ይሄ አይካድም። ስለዚህ ክብር ደግሞ ለሰው ልጅ ዋናው ትልቁ አይዲያው ይሄ ነው የሰው ልጅ ክብር ነው። ክብር ካለ ሁሉ ነገር አለና ይሄን ይመስላል እንግዲህ
0: እጅግ በጣም ጥሩ ነው። እንግዲህ ጎንደርን ያሽሞነሙንክበትን ዜማ ቀጥለን እናቀርባለን።
1: እሺ አመሰግናለሁ።

0: ሰሌ እንግዲህ ዘመናዊ ቴክኖሎጂ በዚህ ዘመን ተስፋፍቷልና ለኪነ ጥበቡ ያተረፈው አሉታዊና ወንታዊ ነገር አለ ወይ? ማለትም እንግዲህ በኪነ ጥበብ ውስጥ ያው ቴክኖሎጂ መስፋፋቱ ጥሩ ነገር ሊያመጣ ይችላል፣ በሌላ በኩል ደግሞ መጥፎ አሉታዊ ተጽዕኖ ሊኖረው ይችላልና እስኪ አንተ ከተገነዘብከው ነገር ንገረን።
1: እሺ፣ አመሰግናለሁ ሰጠኝ። በእውነት ሳላደንቅ አላልፍም። ልክ ነው። ምክንያቱም ዓለም ቴክኖሎጂ በተራቀቁ ጊዜያቶች ብዙ ጥቅሞችም ብዙ ጉዳቶችም አሉ። አሁን እንበል ለምሳሌ አንድ ሰው የደከመበትን የሙዚቃ የግጥም የሁሉን ነገር በቃ ውጣ ወረዱን ብዙ ነገሮችን የሚሻሙ የተለያዩ የቴክኖሎጂ ግኝቶች አሉ፣ ከሰው ጆሮ ቀድመው የሚገቡ የሚወስዱ ማለት ነው። እና ከዛ ላይ ጥንቃቄ ከሌለ በጣም አስቸጋሪ ነው። እና ሁላችንም ፈርተን ነው የምንሰራው። ያ ነገር እንዳዲስ ወጦ በጉጉት ሲጠበቅ ነው እኔ ደስ የሚለኝ እንጂ ለማንኛውም ሰው አሰምተ እንደዚህ እንዲሁም ፋሚሊዎችን እንኳን አላሰብ። ከዛ ውጭ ግን አንድ አርቲስት በራሱ ሜዥር ሲጫወት ያምራል። አሁን ለምሳሌ በኤሌክትሮኒክስ ድምፅ የሚቀረጹ ድምፆች በጣም ይሄ ድምፃዊ ነኝ ማለት ይከብዳል፣ ደስ አይልም። እና የተፈጥሮ ውበትን የያዘ የተፈጥሮ ቅላሴን እግዚአብሔር የሰጠንን ይሄ ናቹራል ጊፍት የሆነ ድምፅ በዛ መጠቀሙ ጥሩ አድቫንቴጅ ይኖረዋል። ምክንያቱም የሰው ልጅ ቢያረጅም ያ ነገር ተወራራሽ ሆኖ ለሱም ጥሩ ነገር ይሰጠዋል እና አሻራም ማለት ነው ይቀራል። የሰው ልጅ ሲያልፍም ድምፁ ከዛው ላይ እንዲቀር። ይሄ የተለያዩ የሳውንድ እንትን አይነቶች
0: መግባታቸው ግን
1: ተገቢ አይደለም። እኔ እንደዚህ አይነት ነገር አልጠቀምም። ይሄ ኖርማል የራሴን ድምፅ ነው እኔ የሚጫወተው።
0: በጣም ጥሩ። እስኪ አሁን ደግሞ ሌላ ዜማ ተጫወትልን ደስ ያለህ።
1: እንግዲህ ትዝታ ልጫወት መሰል። እሺ። ቅዳሜ ታመመች እሁድ ተላከብኝ፣ ቅዳሜ ታመመች እሁድ ተላከብኝ፣ ሰኞ ገሰገስኩኝ ማክሰኞ ደረስኩኝ፣ ሮብ ቀን አድርጓት ሮብ ቀን አድርጓት፣ ሐሙስ ደረስኩና መድኃኒቷን ይዤ፣ ቀን አድርጓት እስቲ መድኃኒቷን ይዤ፣ አረክ አዳም ቆጥ ለበለስ ተበድሮ በልቶ አዳም ቆጥ ለበለስ እዳው አላለቀም እስከ ዛሬ ድረስ። La la la la la la la la la la la la la la la la la la የደጋውን ስንዴ ለውጨው በማኛ ኧረ መቼ ይሆን የኛ መገናኛ።
0: ሰለሞን፣ እንግዲህ ሙዚቃ መስራት ቀላል አይደለም እና በሙዚቃ ህይወትም ብዙ ነገር ይታለፋል። ከአንተ ልምድም የሚወሰድበት ሁኔታ እንዲፈጠር ነው ዋናው ትልቁ ነገር። እስኪ እንግዲህ ሌሎች ጉዳዮችን አጫውተን ሰለሞን። እንግዲህ ብዙ ጊዜ የሌሎችን ድምፃውያን ዜማዎችን ስትዘፍን ወይም ስትጫወት በጣም በጥሩ ብቃት ነው እና ይህ እንደው ከተሰጠ ነው ማለት ይቻላል ወይስ በልምድ ያዳበርከው ነው? አሁንም ባለፈው ሳምንትም ከተጫወትከው ከትዝታውም እንደምናየው በጣም በብቃት ነው እና የምትጫወተው እንዴት ነው? እስኪ ስለዚህ ንገረን።
1: እንግዲህ መጀመሪያው ከቤተሰብ ውስጥ ያው እንግዲህ እኔ ብቻ ነኝ ዘፋኝ። ያው እንደ ማንኛውም ሰው ነብሷን ይማር እናታችን ቶቼም እንድዘፍን አይፈልጉም፣ እንዲሁም አባቴም ነብሱን ይማር ቢያልፉም። ነገር ግን እኔ ደርግ ጥሩ ለታውሎልኛል እላለሁ። እንግዲህ ከቀበሌ ያው እንደተናገርኩት ትምህርት ቤት ምን ከሞራልም እንደገናም ከተለያዩ ባለሙያተኞች በመቅረብ ያው እንግዲህ አዳብሬያለሁ። ሌላው ግን ሰጠኝ። እኔ እውነቴን ነው፣ ሁሌ ስራ ብቻ ሳገኝ አይደለም እኔ የምዘፍነው። ከቤትም ቁጭ ብዬ የሆነ ቦታ ላይ ቁጭ ብዬ ተመስጬ በደንብ ዘፍናለሁ። አዳራሽ ላይም ሆነ ምንም ነገር የራሴን ድምፅ ይሄ ቶኔ እንዲያምር የራሴ እንትን እንዳይል አንዳንድ ጊዜ ደግሞ እኮ ዝም ካልከበት ብዙ ነገሮች አሉና የድምጽ ብቃት እንዲኖረው ሄር ግብግቦሽ የሚሉት አለ ይሄ ቶን እንትን እንደገና የሞተ ድምጽና ይሄ ፈርስ ሰከንድ የሚሉት ድምጽ አለ እሱን ይዞ ለመውጣት በእውነተኛ ነገር በተሰጠህ ዜማ እንዴት እንደማስዋብ እንዴት እንደማሳመር በሚለው ሁሉ እግዚአብሔር ይስጣቸውና ሁለቱም ሙተዋል አሁን መጨረሻ ላይ የኪነታ ሰልጣኝም አንድ ሁለተኛውም በህይወት አለ ብዬ ስገምት የነበረው እሱ ማርፏል ተብሏልኝ ደምስ ደጀኔ ሰለሞን ሳሃሌ ነብሳቸውን ይማር ለነሱ ናቸው እንግዲህ
0: ለካሻራ ጥለውባው
1: እንዲሁም ለካሴት ስራ ሁሉ አስበውልኝ ነበር በእውነት የነ ኢትዮጵያ ሙዚቀኞች ማህበር ሳንሱርድ ተደርጎ ሁሉ ነገር አልቆ አለኝ የሰርቲፊኬቱ ምን ኢትዮጵያ ሙዚቀኞች ማህበር ያብዮት ዘፈና እንዲፈልግ ነበር ያ ሁሉ ሆኖ ያምላክ ፍቃድ ሆኖ ያው ታራው ድርሶ ወደዚህ ልንመጣ ቻልን እንጂ ጠብቄ ቢሆን ታራዬ ድርሶ ይሆን ነበር ግን አምላክ ያለው ነው የሚሆን እንጂ ሰው ያለው አይሆንምና
0: በጣም
1: ሁሉም ለበጎ ነው በክሊፕ ታውቂ ያለው
0: እንደው አንዳንድ አርቲስቶች ወይ ሌሎች ባለሙያተኞችም ሊሆን ይችላሉና ብዙ ጊዜ ብዙ ባለሙያተኞች ለስራው ለሙያቸው ትኩረት ሰጥተው ሲሰሩ ውጤታማ ይሆናሉ ይባላልና አንዳንድ ጊዜ ሙዚቀኛ መሆን ብቻ አይደለም ስለ ሙዚቃ ማወቅ መስማት ማዳመጥ አሁን አንተ እንዳልከው በእድክበት ሁሉ ልምምድ ማድረግ የሚያስፈልግ ይመስለኛልና አንዳንዴ አሁን ክሊፕ አወጣ ክሊፕ ሌላ ክሊፕ ታወጣ ድረስ መጠበቅ የለብህ ማለት
1: ትክክል
0: እና ያ ያዳብራል ጥሩ ነው ላለው እንግዲህ ሙዚቀኛኛ እዚህ ስንጠራ ግብዣ ስናደርግለት ብዙ ጊዜ ከወሬ ይልቅ ዘፈኑን ነው መፈልግ አድማጮቻችን የሚሰጡን አስተያየትና
1: ደስ የሚል ነገር ነው
0: እስካሁን ደግሞ አንድ የሌላ ሰው ተጫወትልን
1: እሺ ችግር የለም እስቲ አንድ እንግዲህ ካረጋ ይወራሽ ልጫወት
0: እሺ
1: እርግጥ የሰው ዘፈን መጫወት በጣም ቀላል ነገር ነው እኔ የፈለኩትን እጫወታለሁ ጎንደርም አዲስ አበባም እዚም ነብሷን ይማር አበበች ዲራራ ተገይ መከተ ዜና አብርሃም ወንድሜ አብረን ብዙ ሰርጎች እንደረራል ቀንቡሽ አበበ ተሻገር ይልማ አክሊሉ ስዩም ዘመነ መለሰ ረጅም ዘመናቶች ከ9 ከ10 አመት ያልበለጠ ሰርተናል ሰርግ ባርሚጽባ ለደት ምናምን ያም ቢሆን ደስ ይላል ብዙ ነገሮችን ተጫውተናል እኔ ፈልኩትን መጫውት ይችላል እግዚአብሔር ተመሰገነ ይሁን አሁን ግን ወደ አረጋ ይወራሽ መልካም ይልጫውት ደስ ይላል መልካሚ መልካሚ በስንቅ ባገልግል ቋጥረሽ ቋጥረሽ ድረሽ ሊበረሽ መልካሚ መልካሚ ይብቃይ መማለዱ ከላይ ታች መውረዱ አማል ነው መንገዱ ተይበን ረፋዱ ከይታች ስጠፋ ከጻፍሽኝ ጀምሮ ምን መታወሻለኝ እንዲያው ባንቻ ይምሮ ልቀርጸው ፈልጌ የምወደስበት አለይ ወይ ትዝታ የምናፈቅበት አለይ ወይ ትዝታ የምናፈቅበት አቤት አቤት እኔ ማስጠፊ አቤት አቤት ተኝቻላ ነጋ አቤት አቤት ተኝቻላ ነጋ አቤት አቤት ጥለሽብኝ ደሽ አቤት አቤት ትዝታሽን ካልጋው አቤት አቤት ትዝታሽን ካልጋው አቤት አቤት የመኝታውማ አቤት አቤት እንዴት ይነገራል አቤት አቤት እንዴት ይነገራል አቤት አቤት ትዝታሽ ናፍቆቱን አቤት አቤት በሳብ ያሻግራል አቤት አቤት በሳብ ያሻግራል መልካሜ መልካሜ በስንቅ ባገልግል ቋጥረሽ ቋጥረሽ ድረሽ ሊበረሽ መልካሜ መልካሜ ይብቃይ መማለዱ ከላይ ታች መውረዱ አማል ነው መንገዱ ተይበን ረፋዱ
0: ዋው ዋው በጣም ደስ ይላል አረጋኸኝንም እንደዚህ እንዳንተ ዚህም መጥቶ አይተነዋል በቀጥታ ዝግጅት ሲያቀርብ የተፈጥሮ ድምፁን የምንሰማበት ሁኔታን ተመልክተናል በየ መድረኮቹና በጣም ጥሩ ነው በኪነ ጥበብ መሰማራቱ ለህይወት ያለው ፋይዳ ወይም ጥቅም ምንድነው
1: እንግዲህ አንደኛ ጥሩ ጭንቅላት ይኖርሃል ሁለተኛ ነገር ደግሞ ክብር ይኖርሃል ሶስተኛ ደግሞ ሰውንም ታከብራለህ ምክንያቱም ሰው ልጅ ሰውን ካላከበረ አይከበርም ይሄ ዋናው ነገር ነው አርት ውስጥ ይሄ ነው እንደገና ስነ ስርዓት ይሄ ዲሲፕሊን የምንለው አለ ለቤተሰብ ለጎረቤት ለወዳጅ ለማንኛውም ሰው ክብር ይኖርሃል ትከበራለህ ይሄ ነው ሌላው ነገር ደግሞ ሙዚቃ ህይወት ይጨምራል ብዬ ገምታለሁ ምክንያቱም አንተ ብዙ የሚያስጨንቁ ነገሮች አሉ በዚህ ዓለም ላይ ግን ደስታህ ደግሞ የሚጭር ነገር ለምሳሌ የሆነ ነገር ተንደርድሮ ይመጣብህና ስለ ትዝታ ትጫወታለህ የሆነ ነገር ተመጣና የነበረው ነገር ወይም ደግሞ ያለፈን ነገርም ቢሆን ትጫወተዋለህ
0: አንዳንድ ሙራን ሲሉ የሰው ልጅ በመድር ላይ የሆነ ነገር የተሰጠው ነገር አለ ያን እንዲያደርግ በተለይ ግን የኪነ ጥበብ ሰዎች ደግሞ አንተ ሙዚቀኛ ከሆንክ ሙዚቃን ሁሌም ተጫወት የሚልህ ነገር አለ ጻፊ ከሆንክ እንድትጽፍ የሚያስገድዳል በነገራችን ላይ አንዳንድ ሰዎች ያንተን ስሜት ላይ ገባቸው ይችላል
1: ትክክል
0: ለምሳሌ አንዳንዶች ያርተን ስራ ለጥቅም ሊሉ ይችላሉ አንዳንዶች ደግሞ ከጥቅም ውጪ አድርገው አተረፉም ማላተረፉም በዛ ተሰማርተው መኖር የሚፈልጓልና የውስጥህንም ማውጫ ነገር ነው ብዬ ነው ማስበው
1: አዎ አንደኛም ይሄ ነው ሌላው ነገር ደግሞ ከልብ መስራት ነው የግድ ነው ምክንያቱም እኔ ወደድኩት ብቻ ላይሆን ይችላል ሰውየው ደግሞ የሚወደው እሱን ደስ የሚያሰኝ ቤተሰቦቹን ያያ ነገር ስላለ ክብር ያልኩት ለዚህ ነው
0: አዎ በጣም ነው ጥሩ የተዝታ ዜማዎችን ስትጫወት በጣም ይማርከኛል ለኔ ለግሌና እስኪ አሁን ደግሞ ሌላ ተዝታ ያንቺ ነሽ ድምጽ ቢኖረ ይቀበልህ ነበር ግን ስለ አንተ እስኪ እስኪ ተጫወትልን
1: ተዝታ ኦኬ እሺ እንግዲህ ተዝታ እሺ ተዝታ ያንቺ ነሽ ተዝታም የለብኝ ተዝታ ያንቺ ነሽ ተዝታም የለብኝ እመጣለሁ እያልሽ እየቀረሽብኝ እመጣለሁ እያልሽ እየቀረሽብኝ ተበድሮ በልቶን አዳም ቆጥ ለበለስ ተበድሮ በልቶን አዳም ቆጥ ለበለስ እዳዋላለቅም እስከ ዛሬ ድረስ እዳዋላለቅም እስከ ዛሬ ድረስ የደጋውን ስንዴ ለውጨው በማኛ የደጋውን ስንዴ ለውጨው በማኛ ከቶ መቼ ይሆን

0: ሲጋራ ጨሳለው ላንቺም ስለን የምስል ሲጋራ ጨሳለው ላንቺም ስለን የምስል በየወረቀቱ ማገኝሽ ይመስል በየወረቀቱ ማገኝሽ ይመስል ካላጉረመረመ ናይበላም ነብር ካላጉረመረመ አይበላም ነብር የሰጠኝ የወንድም ሰለሞን ይመር እያልን ነው የምንጫወተው።
1: በጣም በጣም ደስ ይላል።
0: ትዝታ በጣም አስቸጋሪ ነው።
1: ያው በትዝታ መስመጥ ነው። ምን ይደረጋል? አንዳንዴ
0: የግድ ነው።
1: በልጅነት እንግዲህ በወጣትነት ብዙ ነገሮች ይታለፋል። እንደው ሰሌ ፍቅር ይኖራል፣ የተለያዩ ነገሮች ይኖራሉ። እንደው የሚያስቅ የሚያዝናና ገጠመኝ ይኖራል?
0: አዎ እንግዲህ ቀን በቀን አዳዲስ ገጠመኞች አሉ፣ አዳዲስ ነገሮች አሉ። የሚያስቁም የሚያስገርሙም ብዙ ብዙ ነገሮች አሉና እኔ በእውነት መድረክ ላይ እየዘፈንኩኝ የሆነ ሰው ሊሸልም መጥቶ አይኔን ጠንቁሎኝ የሄደውን ቀን እኔ አውቃለሁ። ሸለምኩ ብሎ ነው እና ግፊት አለ። አይኔን ጠንቆሎኝ ሄደ እና አይኔን በጣም አመመኝ። እንዳላሽ ምን እንዳለን በቃ ዞር በማለት ማይክ ይዤ በቃ ሸክሽኬ ወጣው። በኋላ እዛ በቀዝቃዛ ውሃ ይሄ አለ አሁን ትዝ ካለኝ ውስጥ። እንደገና ደግሞ አንድ ደግሞ ልጅቱ ስኔከር ጫማ ነው የምትለብስ እና የጎንደር ክፍለ ሀገር ነው ስትሄድ እየነጠረች ነው የምትሄድ እና ስፕሪንግ ብለው አወጣውላታል። አሁን እሷ እኔ የአብዮት ዘፈን ነበር ምዘፍ ነው ሙዚቃውንም ማለት ትችላለሁ ከተቻለ
1: ይቻላል።
0: እና የአብዮት ዘፈን ነበረ ያኔ የብሔራዊ ውትድርና ምናምንትን ነገር ይሉ ነበር። እና የአብዮት ዘፈን ነው ምዘፍ ነው ያላቅሜ ሚኒተሪ አልብሰውኛል፣ ጫማው ውስጥ ዋኛለሁኝ። በቃ እኔ እንደዛ ነገር ነው። እና ትምህርት ቤት ነው ቲቸር ያለ አሁንም ቢሆን በህይወት መምህር ጎይተም ፋሲለደስ። ያኔ እንትን እያልን ቀረብኩኝ። ስቀርብ እች ልጅ ውስጧ ተመስጧል። እኔ እንጃ እንግዲህ ወይ ከቤተሰብ የሄደባት ሰው አለ ወይም ወንድሟ ወይም አጎቷ የሆነ ነገር መቼም አለ አንድ ነገር። እና ዜማው እንዲህ ይላል ባጭሩ፣ የወደቀው ታጋይ የእናት አገር ጋሻው መቼም አይረሳኝ እስከ መጨረሻው ቁጡ አንበሳ መስሎ እያጉረመረመ ሰኔ 18 ቀን ታጥቆ የተመመ የወደቀው ታጋይ የእናት አገር ጋሻው መቼም አይረሳኝ እስከ መጨረሻው የወደቀው ታጋይ የእናት አገር ጋሻው መቼም አይረሳኝ እስከ መጨረሻው ወረበለው ወያልኩ ስዘፍን አለ ሌድ ጊታር ቤዝ ጊታር አለ አሳክስ አለ እንዲህ እየተዘፈነ በጣም ወጣት ነኝ ደግሞ የዛኔ መጣችና ች ልጅ እየነጠሰና ሰው በጭብጨባ ስፕሪንግ ሲሏት እኔ ሳቄ መጣ። እዛ እየነጠረች መጣችና እጄን ወደ ላይ ይዛ ባንዴራ ነገር ወደ ላይ እንትን አድርጋ ፋሲለደስ ነው ይሄ መጨረሻ ላይ መሄድ ሁሉ አቃታት። እጥፍ ላ ቁጭ አለች እዛው ላይ። እችን ቀን አረሳም። እዚህም አሉ አሁን አንድ ጓደኛም አለኝ የሚያቅ አንዳንዴ ሲያስታውሰኝ እንዲሁም ከፋርሳባ ያብኔ ምስቅ አሉ አዎ እንዲህ ትዝ ይልሃል ምናምን የሚሉኛሉ።
1: በጣም የሙዚቃ ህይወት እንደዚህ መድረክ ላይ የሚታዩ ነገሮች በጣም
0: አይረሱም፣
1: በቀላሉ አይረሱም። እውነት ግን ነው። በጣም ነው የምናመሰግን። ያው መጨረሻ ላይ ደግሞ በዜማ ነው መሰናበት የምንፈልግና እስኪ አንድ ዜማ በለንና እንሰናባበት።
0: እሺ እንግዲህ የትኛውን ዜማ ልበል?
1: ደስ ያለ የሌላ ሰው ዜማ።
0: እሺ የጸጋይን እስኪ እንግዲህ እስኪ ዶሴው ይውጣ የምጠየቅበት ወንጀሌን ሳላውቀው ሁን ያልቀጣበት እኔ ያልቀጣበት በማላውቀው ጉዳይ ከመሰላት ዙራ እየተከሰስኩ እኔ የደፈራት ሌላ የሞላ ማዲጋ አያውቀውም ሸቷ እኔ ማልክደሁም ሆኖ መቆየቷ ስወድሽ እንዱህ ኖር ሁሉም ስላወቀው በግምት ብቻ ነው የምጠረጥረው። ኦ ያረክሽኝ ነገር ባምን ማቅልየልሽ ለ

0: ሰርተሽ ልቤ እንዴት ይታለል በጅምሩ ጎልሽ አፍቅሮሽ ስንቱን ባየ ጎኔ እንዴትስ መጥሪያ መጣሽ ለእኔ አምባሩን ያጌጠበት ሌላ ተከሳሽ አምሮት ያጣ ግዕላ
1: ዋው ዋው
0: ይላል። አመሰግናለሁ
1: ሰሌ፣ በጣም በጣም እናመሰግናለን። እዚህ ከካን ስቱዲዮ ተገኝተህ ልምድህን ስላካፈልከን፣ ዜማዎችን ስለተጫወት በጣም የነበረን ቆይታ ደስ የሚል ነው። ባለፈው ጊዜም እንደዚሁ ደስ የሚል ቆይታ ነበረን። ለወደፊትም እንቀጥላለን። በጣም ነው እናመሰግን።
0: አመሰግናለሁኝ። እግዚአብሔር ይስጥልኝ። እናንተም የተከበራችሁ ናችሁ። በእውነት ጥሩ ነው። እንግዲህ በአርት ውስጥም ያላችሁ ሰዎች ናችሁ። ቲክሾሬትም ዋናው የሰው ልጅ ትልቁ መንገናኛ አንግሉ እናንተም ጭምርት ስለሆናችሁ፣ እናንተ ደግሞ ለላችሁ እኛም የለንም ማለት ነው እና ይሄ የማይካድ ነገር ስለሆነ ሾሬት ትልቅ አይዲያ አለው ገምተው። ለማንኛውም ነገር ለሚከሰቱ ለሚመጡ ለቴክኖሎጂ ለአዲስ ለነባር ለአርቲስት ለድራማ እንዲሁም ለተለያዩ በዓለም ለሚገኙ ነገሮች ለሚከሰቱ ነገሮች በሙሉ እናንተ ትልቅ አይን ናችሁ ብዬ ነው።
1: የመገናኛው ታር እንግዲህ ለፖለቲካውም ሙዚቃውም ማህበራዊ ጉዳይም የኪነ ጥበብ አጠቃላይ ዘርፉም ትልቅ አስተዋጽኦ ያደርጋል። የእናንተ ደግሞ መኖር ለህብረተሰቡ ድምቀት ናችሁ። ታስተምራላችሁ፣ ታዝናናላችሁ፣ ብዙ ነገር አለና ተያይዘን ነው ምንሄድ። አሁንም በድጋሚ እናመሰግናለን።
0: አመሰግናለሁ። እኔም እግዚአብሔር ይስጥልኝ።

የተከበራችሁ አድማጮቻችን የዳስ ባል ከተከበረ በኋላ የመጨረሻው ቀን የኦሪት የደስታ ቀን ወይም ሲምኻ ቶራ ይከበራል። ይህ በዓልም ኦሪት ወጥቶ በደስታ የሚከበርበት በዓል ነው። ኦሪትም ከዘፍጥረት ጀምሮ እንደገና የሚነበብበት ነው። ኦሪት በተለያዩ ምዕራፋት ተከፋፍሎ ሲነበብ ከከረመ በኋላ በዚህ ቀን አብቅቶ እንደገና ከኦሪት ዘፍጥረት ጀምሮ የሚነበብበት የደስታ በዓል ነው።

የተከበራችሁ አድማጮቻችን ለዳስ ባል ያቀረብነው የመዝናኛ ፕሮግራም ይህን ይመስላል። ስለተከታተላችሁ እናመሰግናለን። በዓሉ የሰላም የፍቅርና ደስታ ይሁንልን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ሰጠኝ ዘመነ ነኝ።

0: ክቡራትና ክቡራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምፅ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረ።
2: ክቡራትና ክቡራን አድማጮቻችን እንደምን ቆይታችኋል? መልካም ቀን መልካም ለተሰንበት ይሁንላችሁ። ያን የቀኑ ስርጭታችን ጀምረናል። ከዛ በፊት ግን ዛሬ ለቱን ደብሪያን ዘመን አቆጣጥር አዮሚዮም ሸባት ቴትቫ በትሽሬ ሄይ ታፍሽን ፔዛይን እንደ አውሮፓ ዘመን አቆጣጥር ሰፕቴምበር 26 2026 እንደ ኢትዮጵያ ዘመን አቆጣጥር መስከረም 17 2019 ነው። ተተለመደው ስርጭታችን እስከ ቀኑ 2 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ቅርታ ስርጭት ዜና እናሰማለን። በማከታተልም ሳምንታዊ ፕሮግራምና እንዲሁም ተለያዩ ባሉን በተመለከተ ውይይቶች ኖሩናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያልን ወደ ዜና ወስዳችኋለሁ። በቅድሚያም አርስተ ዜና። ጥቅምት 7 2023 ሐማስ ጥቃት ከማድረሱ በፊት የግብጹ የመረጃ ክፍል ከአንድ ሳምንት ተኩል በፊት እስራኤልን በድብቅ ጎብኝተው ነበር ተባለ። በትናንትናው ዕለት በአሽክሎን ባህር ዳርቻ መዳረሻቸው የጠፋው ግለሰቦች ተገኙ ተባለ። የመኪና አደጋ ህይወት መቅጠፉን እንደቀጠለ ነው። በናፖል ባለፈው ወር በደረሰ የመሬት መንቀጥቀጥ አደጋ አሁንም ፍለጋ እንደቀጠሉ ነው የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጥቅምት 7 2023 ሐማስ በእስራኤል ላይ ጥቃት ከማድረሱ በፊት የግብጹ የመረጃ ክፍል በድብቅ እስራኤል መጣው እንደጎበኙ ተገለጸ። ጥቅምት 7 2023 ክስተት ከአንድ ሳምንት ተኩል በፊት የግብጹ የመረጃ ክፍል ኃላፊ አባስ ከማል በድብቅ ወደ እስራኤል በመምጣት ሐማስ በቅርቡ በእስራኤል ላይ ከፍተኛ ጥቃት ሊያደርስ ነው ሲሉ ማሳወቅ መረጃ እንዳስተላለፉ ተገልጿል። ነገር ግን እንደ ዘገባው ገለጻ ከሆነ በእስራኤል በነበሩበት ጊዜ ከየትኛው ባለስልጣን ጋር ተገናኝተው እንደተወያዩ ወይም መረጃውን እንዳስተላለፉ የተገለጸ ነገር የለም። ይህም በሌሎች መረጃ ደርሶ ነበር ተብሎ ከሚወጡት ጋር በተጨማሪ እንደምሳሌ አድርገን ብንወስድ ይላል። የተባበሩት አረብ ኤምሬትስ ከጠቅላይ ሚኒስትሩ ጋር መነጋገራቸውን እንዲሁም የዮርዳኖስ መረጃ ክፍል አስታውቀው እንደነበርም ተገልጿል። በትናንትናው ዕለትም በአሽክሎን ከተማ በባህር ዳርቻ አካባቢ መዳረሻቸው ጠፍቶ የነበሩት 3 ግለሰቦች መገኘታቸው ተገለጸ። በተለይ ትናንት 2ቱ በከባድ ሁኔታ ጉዳት ደርሶባቸው ሲገኙ ዛሬ አንደኛው ህይወቱ አልፎ ከባህር መውጣት እንደተቻለ ተገልጿል። ይህ በተመሳሳይ መልኩም ይህ በዚህ እንዳለም በኪነሬት የ30 ዓመት ወጣት ዕድሜ የሚገኝ ባህር ገብቶ ሰጥሞ መሞቱ በህይወቱ ማለፉም ተገልጿል። የመኪና አደጋ ህይወት መቅጠፉ እንደቀጠለ ነው። በደቡብ አገራችን ክፍል በደቡብ ጎላን በብስክሌት ሲጓዝ የነበር አንድ የ40 ዓመት ግለሰብ እየተጓዘ ያለ በአንድ መኪና ጋር በመጋጨቱ ህይወቱ ወዲያውን ሊያልፍ ችሏል። የአደጋው መንስኤ ፖሊስ እያጣራው ነው ብሏል። በናፓል ባለፈው ወር በደረሰ የመሬት መንቀጥቀጥ አደጋ አሁንም ፍለጋው እንደቀጠለ ነው ተባለ። በናፖል የመሬት መንቀጥቀጥ አደጋ እንደደረሰና ብዙ ሰው ህይወቱን እንደቀጠፈ ባለፈው ወር በዘገባችን ማቅረባችን የሚታወስ ነው። አሁንም 5600 የሚሆኑ ግለሰቦች መዳረሻቸው እንደጠፋና ፍለጋውም እንደቀጠለ ነው ተብሏል። በተለይ በአንድ የኃይል ማመንጫ ተቋም ውስጥ ብዛት ያላቸው ሰዎች መሬት ውስጥ እንዳሉ እንደተደረመሰባቸው ተገልጿል። ይህ በዚህ እንዳለም በታይላንድ የጎርፍ መጥለቅለቅ አደጋ ተፈጥሯል። በተለይ በዚህ 3 ቀን ውስጥ በተከታታይ የጣለው ዝናብ ጠቅላላ በጎርፍ ሀገሪቱን እያጥለቀለቀ ሲገኝ በተለይ የታይላንድ ርዕሰ ከተማዎችን ባንኮክ መንገዶች ተዘጋግተዋል። ብዙዎችም መኖሪያ ቦታቸውን ለቀው እንዲወጡም ተገደዋል ተብሏል። በሩሲያና በዩክሬን መካከል ያለው ጦርነት እንደቀጠለ ሲሆን ዩክሬን ጦር ትናንት ሌሊት እንዳስታወቀው በአንድ በደቡብ ሩሲያ የሚገኘውን የነዳጅ ማጣሪያና ማብላያ ቦታ ጥቃት ማድረሱን ተገልጿል። ይህ ቦታም የሩሲያ ለዩክሬን ለማጥቃት በምትጠቀምበት ሙሉ ይህ ቦታ ከፍተኛ ጥቅም ላይ እንደዋልና ሲውል እንደነበር መሆኑ አስታውቋል። ሩሲያ በበኩሏም በዚህ ጥቃት ላይ 3 ሩሲያውያን መገደላቸውን አስታውቋል። አሜሪካና ኢራን መካከል ያለው ውጥረት እንደቀጠለ ሲሆን ኢራን በ በቀረበላቸው ሐሳብ ኢራን እንደተናገሩት ባቀረበችው ሐሳብ ከአሜሪካስ ካውንደርስ መልስ እየጠበቀች እንደሆነ አስተውቀዋል። ይህም ጦርነቱን ሙሉ በሙሉ በማቆም የሄርሙዝን መተላለፊያ ባህር ወሽመጥ በአንድ ሳምንት ተኩል ውስጥ ሙሉ በሙሉ ለመክፈት መነጋገርና ከዛም ወደ ሰላም ለሰላም ውይይት መነጋገር እንችላለን የሚል አቋም እንደሆነ ተገልጿል። እንደ ዎል ስትሪት ዜና ከሆነም ፕሬዚዳንት ዶናልድ ትራምፕ ይህን የኢራን ውሳኔ አልቀበልም ብለው አስተውቀዋል። እንዳውም ፕሬዚዳንቱ እንዳሉትም ለቅርብ ጓደኞቻቸው እንደተናገሩት አሁን በ11ኛ ወር ላይ የምክር ቤቱ ምርጫ ካለፈ በኋላ ፕሬዚዳንት ጦርነት እንደሚያድሱ በቅርብ ጓደኞቻቸው መናገራቸውም ተገልጿል። የኢራን የውጭ ጉዳይ ሚኒስትር እንዳስታወቁትም ሀገራቸው የኒውክሌር ቦምብ እንደማታመርት ባለቤት እንደማትሆን ካሁን በፊት አስታውቀናል ብለዋል። ይህም ጦርነቱን በተጨማሪም እኛ ጦርነት አንፈራም፣ ነገር ግን በኃይል የመጣን ሙሉ በሙሉ የመመከትና የማጥቃት ኃይል አለን ሲሉ ተናግሯል። በትናንትናው ዕለት በሲቢኤስ ጣቢያ ጋር በነበራቸው ቆይታ የውጭ ጉዳይ ሚኒስትር ሲጠየቁ የሙጅታብሃ ሃማናይ የጤና ሁኔታ እንዴት ነው ተብለው ተጠይቀው ጤናቸው ሙሉ በሙሉ ባለሙሉ ጤና እንደሆኑና በተለይ ደርሶባቸው የነበረው ቁስል እንዳገገሙ ገልጸዋል። አሁንም በቅርብ ጊዜም ለሁለት ጊዜ ተገናኝተው እንደተወያዩና እንዳውም ለመጨረሻ ጊዜ የተገናኙት ባለፈው ሳምንት ለሰባት ሰዓት የሥራ ውይይት እንዳደረጉም ጨምረው አስታውቀዋል። ሳውዲ አረቢያ ሁቲሞች ወደ ሳውዲ አረቢያ ማስወንጨፋቸው ነውንም እንደቀጠሉ ነው። በትናንትናው ዕለትም ወደ ሳውዲ አረቢያ ዋና ከተማ ራይድ ላይ ሁለት ሰው አልባ የሚበሩ አውሮፕላኖችን ሁቲሞች አስወንጭፈዋል። ይህንም መታ መጣሏን የሳውዲ አረቢያ ጦር አስታውቋል። በተመሳሳይም ሁለት ባሊስቲክ ሚሳኤሎችም ወደ ዋና ከተማ እንደተወነጨፉና እነኚህ ሁለት ባሊስቲክ ሚሳኤሎችንም መተው መጣላቸውን የሳውዲ አረቢያ ጦር መግለጹ ተነግሯል። ይህ በዚህ እንዳለ ፕሬዚዳንት ትራምፕ ከቻይና ፕሬዚዳንት ጋር የነበራቸውን ግንኙነት ጥሩ ግንኙነት ነው ሲሉ ተናግረዋል። ባለፉት ሁለት ቀናት በነጩ ቤተ መንግስት ውስጥ ከቻይናው ፕሬዚዳንት ተቀብለው ማወያየታቸው ተገልጿል። ፕሬዚዳንቱም እንደተናገሩትም አሁን የፊታችን በ11ኛ ወር ኤፓክ ጉባኤ በቻይና ይካሄዳል። በዛም በድጋሚ ያገኟቸዋለሁ። ከዛም በፍሎሪዳ G20 በተሰኘው ጉባኤ ላይም ለሶስተኛ ጊዜ እንገናኛለን እንወያያለን ሲሉ አስታውቀዋል። ፕሬዚዳንት ፑቲን ለአውሮፓውያን ምላሽ ሰጡ። እንደሚታወሰው ሰሞኑን አውሮፓ ሩሲያ ጦርነት ትከፍትብናለች በሚል ስጋት ላይ እንዳለች ታውቋል። በተለይ የተለያዩ የአውሮፓ ሀገራት ለተወሰነ ሰዓታት ያህል የአየር መንገድ በረራቸውን አቋርጠው እንደነበር የሚታወስ ነው። ፕሬዚዳንት ፑቲን ሲናገሩም እኛ አውሮፓን የማጥቃት ምንም አይነት ፍላጎት የለንም፣ ነገር ግን አውሮፓውያን በእኛ ላይ የስም ማጥፋት ዘመቻ ወስዶብናል ሲሉ ተናግረዋል። ከዩክሬን ጋር ባለው ጦርነት ሲናገሩ ከኬቭ ጋር በመገናኘት ተቋርጦ የነበረውን የሰላም ድርድር መቀጠል እንፈልጋለን፣ ነገር ግን ኬቭ ጦርነት ከሰላም ይልቅ ጦርነትን መርጣለች። በአሁኑ ሰዓት ለሞኛ ለጦርነት ሳይሆን ለሰላም እጃችን እንዘረጋለን፣ ነገር ግን በቅድሚያ የእኛን ሉዓላዊነት የሚያስጠብቅ ስራ ብቻ እንወስዳለን ሲሉ ፕሬዚዳንት ፑቲን ተናግረዋል። በመጨረሻም የአየሩ ጸባይ ሁኔታ እንደ ወቅቱ የተመጣጠነ ነው፣ ብዙም ለውጥ የለውም። በዛሬው ዕለት የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 26 ዲግሪ ሴንቲግሬድ፣ ቴላቪቭና አካባቢዋ 28፣ ሃይፋና አካባቢዋ 28፣ ብርሸባና አካባቢዋ 30፣ ኢላትና አካባቢዋ እስከ እኩለ ቀን ድረስ 34 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ተመራማሪዎች። ክቡራትና ክቡራን አድማጮቻችን የሰዓቱ ዜና እስካሁኑ ነበር።

የተከበራችሁ አድማጮቻችን በድጋሜ መልካም በዓል ይሁንላችሁ። ያን ስርጭታችን ይቀጥላል። አሁን ደግሞ እንደዚሁ ገባ ያያልን ካሉት በአለን በተመለከተም ንስተማቸው ሙዚቃዎች በሻጋሪ መንዳን ወቅታዊ ጉዳዮችን እንመለከታለን። በተለይ አሁን ስቱዲዮ ከገባው በኋላ እንደሚታወሰው በዛሬው ቀን ታሪ በ አውሮፓ እግር ኳስ ውድድር አለ። በዚህ እግር ኳስ ውድድርም በተለይ እስራኤል ከዛሬው ግን ማታ ኤርላንድ ጋር ጨዋታ ተካሂዳለች። በዚህ ጨዋታም ኤርላንድ ተጫዋቾች ላይ ከፍተኛ ጫና እንዳለባቸው ይተገለጸ ይገኛል። ይህም የሚያሳየው እስራኤል ኤርላንድ በተለይ በእስራኤል ላይ ያላት አቋም ሰሞኑን ስታሰማው እንደነበር እስራኤል እንደውም ከዚህ ዓለም አቀፍ ስፖርት ውድድር መገለል አለባት በሚል አቋም ትታወቃለች። ኤርላንድ ይህም አልበቃቢልም በተለይ በአውሮፓ የሙዚቃ ውድድር ላይም እንደማይሳተፉ እየተነገረ እስራኤል ካለችበት ቦታ በሙሉ ራሳቸውን እያገለሉ ነው። በዚህ ዙሪያ በዛሬው ዕለት በ እግር ኳስ ጨዋታው ዙሪያ ይህ ጨዋታ ይካሄዳል ተብሎ በሁንጋሪያ ይካሄዳል ተብሎ ይጠበቃል። ዛሬ ምሽት ነው ጨዋታው፣ ነገ ነው ይቅርታ፣ ነገ ነው ጨዋታው የሚሆነው። ነገር ግን የኤርላንድ እግር ኳስ ተጫዋች ስፖርተኞች እንዳይሳተፉ ጫና የተደረገባቸው ነው። ለምን? ጥላቻ ማግለል ይባላል። በዚህ ዙሮ እስካሁን ድረስ ለዚህም የሚያሳይም እስካሁን ድረስ በተለይ የአሰልጣኛቸውና አምበል በመሆን የከሳዊ መግለጫ መስጠት ነበረባቸው። ያም ጋዜጣዊ መግለጫ ላልታወቀ ሰዓት ተራዝሟል። እንዲሁም በእያንዳንዱ ጨዋታቸው እያንዳንዱ የስፖርት ክለብ ወይም የብሔራዊ ክለቦች እንደሚያደርጉት ቡድኖች እንደሚያደርጉት ልምምድ ያደርጉ ነበር። ልምምዱንም ሳያደርጉ እንደቀሩ የተገለጸ ነው። እስካሁን ድረስ

ማጣሪያ ንዳሽ ጭፍጭፍ ማጣሪያን ተቋምን እንደደበደበችና ይህ ቦታም በተለይ ሩሲያ ዩክሬን ለማጥቃት በመታደርገው እንቅስቃሴ በሙሉ ከፍተኛ ጥቅም ላይ የሚውል ተቋም እንደሆነ አስተውቃለች። ዩክሬን ሩሲያም በበኩሏ 3 ሰዎች በዚህ ጥቃት መገደላቸውን የተናገረችበት ሁኔታም ያሳወቀችበት ሁኔታም አለ። ይህ በዚህ ነው እንግዲህ ምናልባት በማታው ስርጭታችን በሰፊው በፖለቲካ ዜና ተንታኛችን ጋር በሰፊው እንወያይበታለን፣ ሰፋሊዝን ቀርባለን። ይህ በዚህ እንዳለ ግን አሁንም አውሮፓ ላይ ስጋት እንዳለ የተነገረው አውሮፓኖች ምናልባት ሩሲያ ጦርነት ከፍት ብናለች የሚል ስጋት እንዳለባቸው ሰሞኑንም እኛም በተከታታይ በተለያዩ ዜናዎች ያቀረብነው ነበር። በተለያዩ አየር መንገዶች መሰረዛቸውና አቅጣጫ ማስቀየራቸው ስራ ማቆም የነበሩ ሁኔታዎችም አሉ። የአየር ክልላቸውንም ዘግቶ የነበሩ አሉ። ለዚህ ሁሉ ግን በዛሬው ዕለት ፑቲን በሰጡት መልስ እኛ በምንም ተአምር ከአውሮፓውያን ጋር ጦርነት አንገጥምም፣ አውሮፓውያኖች ግን ስጋት አድሮባቸዋል፣ ይህ ደግሞ የእኛን ስማችን እያጠፉ ነው በማለት የወቀሱበት ሁኔታ አለ። ከዩክሬን ጋርም ያው ሰላም እንደሚፈልጉም የተናገሩበት ሁኔታ አለ። እንመለሳለን። መልካም በዓል።

የተከበራችሁ አድማጮቻችን በድጋሚ መልካም ሚዳስ በዓል ይሁንላችሁ ያን ስርጭታችን እንደቀጠለ ነው። አሁን ደግሞ በአገራችን በተጨባጭ ሁኔታ በተለይ በትናንትናው ዕለት በአሽኪሎን ከተማ ከደቡብ የአገራችን ክፍል 3ቱ ነው መጣው ለመዋኘት በመከሩበት ሰዓት 3ቱም ወንዙ ማዕበል ወስዷቸው ሁለቱ በትናንትናው ዕለት ሲገኙ አንደኛው በከፍተኛ ጉዳት ደርሶበት ለህይወቱ አስጊ ነው። አንደኛው ግን ብዙም ለህይወቱ አስጊ ባይሆንም እሱም ተጎድተው ሁለቱ ከባህር ውስጥ ለማውጣት ተችሏል። ሶስተኛው ግን በዛሬው ዕለት እንዳወጡትና ህይወቱ እንዳለፈ ተገለጸ ነው። በዚህ ላይ እንደው ከፍተኛ ጥንቃቄ ልናደርግ የሚገባ በተለይ በእንደዚህ አይነት በባህር ዳርቻዎች በምንሄድበት ሰዓት ነፍስ አድን ሰራተኞች አሉ። እነሱ በሚያዩን ቦታ ብንሆን መልካም ነው ይመረጣል። እነሱ ከሌለው ደግሞ በጭራሽ ወደ ባህሩ ላለመግባት እንደገና ወደዛ በምንሄድ ሰዓትም የባህሩን ወይ ባህር ዳርቻዎች ሄዶ መዝናናት የሚቻልበትም ህግን አለ መመሪያ አለ። እሱን በደንብ መመልከት የሚያስፈልጋል ማወቅም ያስፈልጋል። በተለይ ቀይ ባንዲራ የሚሰቀልበት አለ። ቀይ ባንዲራ ሲሆን ምንድነው? ጥቁር ባንዲራ የሚሰቀልበት አለ። ጥቁር ባንዲራ ሲሰቀል ምንድነው የሚሉት ነገሮችን በደንብ ማወቅ መልካም ነው። በተቻለ መጠን ያህል ሰው ነፍስ አድን ሰራተኞች አሉዛ እነሱ ሳያዩን ተደብቆ መግባቱ ወይም በሌላ ቦታ ዞሮ መግባቱ ይሄ አንዳንዴ እንደዚህ አይነት አደጋ ሊያጋልጥ ይችላልና ከፍተኛ ጥንቃቄ ልናደርግበት የሚገባ ነው። የመኪና አደጋም እንደዚሁ በተለይ እንደዚህ በዓላት በሚበዙበት ጊዜ ያው በተን በዚህን ቀን መኪና ምናሽከረክረው ሰዎች እናውቃለን። ብዙ በሳይክል የሚመጡ ግሩፖች አሉ በሳይክል ይጋልባሉ። ስለዚህ ከፍተኛ ጥንቃቄ ማድረግም ያስፈልጋል። በዚህ ላይም ይሄው ዛሬ በኪነሬት በራማታ ጎላና አካባቢ አንድ እንደዚህ በሳይክል እየሄደ የነበረ ግለሰብ ነው በመኪና አንድ መኪና መቶ ገጭቶት ህይወቱ ሊያልፍ የቻለውና አንዳንድ ጊዜ እነኚህ ግሩፖችም የራሳቸው የሆነ ጥንቃቄ ነው አያደርጉም። አንዳንድ ጊዜም ለምን እንደሆነም አላቅም። ለእኔም በራሱም ብዙም ያጋጠመኝ ክስተቶችም አሉ በእንደዚህ አይነት ዙሪያዎች። ነገር ግን ከመቼውም ጊዜ በለጠ እኛ በተለይ መኪና ያዝ ነው ከፍተኛ ጥንቃቄ ልናደርግ ይገባል ባይነኝ በበኩሌ። ምክንያቱም ከአንዴም ሁለቴም ሶስቴም ብዙ ችግሮች እየተፈጠሩ እንደዚሁ ህይወትም እያለፉ ነው። በራሱ በኔ ላይም እኔ ብዙ ጊዜ እንደዚሁ በማሽከረክርበት ሰዓት እንደዚህ አይነት በሳይክል በግሩፕ እየሆኑ የሚመጡ እንግዲህ እንዳልኩት ቅዳሜ ቀን አርብ ቀን እንደዚህ ወደ ስራ በምንመጣበት ሰዓት ያው ይህችን የረፍት ሰዓት በመጠቀም ብዙ ግሩፖች አሉ በእስራኤል ውስጥ እንደዚህ በግሩፕ ነው በሳይክል የሚጋልቡ በሳይክል የሚሄዱ አሉ ማለት ነው። ስለዚህ እንዴት እንደሚያደርጉ እነሱም ወደ መስመር እንደሚገቡ አሁን እንኳ ምናልባት የሳይክል የሚያሽከረክሩትም በሳይክል የሚጋልቡትም ለእነሱም ቦታ የተመደበላቸዋል። ነገር ግን በዚሁ በአሁኑ ረፍት ሰዓት ላይ ግን ብዙ መኪና የለም በማለት ሙሉ በሙሉ አስፓልት ውስጥ ገብተው የሚጋልቡበት ሰዓት አለና በእውነት ከፍተኛ ጥንቃቄ ልናደርግ ይገባል። በተለይ በአሁኑ ሰዓት ደግሞ እንደው የመኪና አደጋን ካነሳን ላይቀር ስልካችንም ቢሆን መነካካቱን ብንተወው በተለይ አሁን ደግሞ ያልታወቀ በጣም በስውር ያስቀመጡት የተለያዩ ካሜራዎች አሉ። ምንም ዛሬ ፎቶ አንስቶ ብቻ መላክ ነው። እኛ እንዳውም ወላ ጭናችን ላይ እንኳ አድርገን ስልካችን አንዳንዴ እንደምናደርገው ጭናችን ላይ አድርገን እንኳ ስልክ የምናወራ ሰዎችን በሙሉም ይቀረጻል ፎቶ ይነሳል ዛሬ። እና ለዚህም ከፍተኛ ጥንቃቄ ማድረግ ያስፈልጋል። ክብራትና ክብራን አድማጮቻችን ስርጭታችን እንደቀጠለ ነው። አብራችሁን ቆዩ አሁንም።

ባለ መጸለት የሱኮት ወይም የዳስ በዓል። ሱኮት ወይም ባለ መጸለት እስራኤላውያን በየዓመቱ የሚያከብሩትና ከግብጽ ባርነት መውጣት ጀምሮ ከትውልድ ወደ ትውልድ እየተላለፈ እስራኤላውያን ሲያከብሩት የሚኖር ሃይማኖታዊ በዓል ነው። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ እንኳን ለዚህ በዓል በሰላም አደረሳችሁ። ይያል ይሄን በዓል በማስመልከት ያዘጋጀነውን ልዩ ዝግጅት እናቀርብላችኋለን። በዓሉ የሰላም የደስታ የፍቅርና የመተሳሰብ እንዲሆንላችሁ ከልብ እየተመኘን ወደ ዝግጅቱ እናልፋለን። ፕሮግራሙን አዘጋጅቼ የማቀርብላችሁ ወርቅነሽ እሸቴ ነኝ። በድጋሚ መልካም በዓል።

የሱኮት ወይም የዳስ በዓል በእብራውያን ዘንድ የሚከበር ሃይማኖታዊ በዓል ሲሆን ከዮም ኪፑር በኋላ የሚከበር ከትሽሬ ወይም ከመስከረም ወር በዓላት መካከል አንዱ ነው። ይህ በዓል በኢትዮጵያ ቤተ እስራኤላውያን ዘንድ በዓለ መጸለት በመባል ይጠራል። ይህ በዓል ሃይማኖታዊ በዓል ነው። በመጽሐፍ ቅዱስም በተለያዩ ክፍሎች ስለ በዓሉ ተጠቅሷል። የእስራኤል ልጅም በዓሉን በየዓመቱ እንዲያከብርና ከልጅ ልጅ ከትውልድ ወደ ትውልድ በዓሉን እንዲያስተላልፍ የተሰጡ ትእዛዛት በታላቁ መጽሐፍ ተጠቅሰዋል። በዓሉ በዓመቱ በሰባተኛው ወር የሚከበር እንደሆነ በታላቁ መጽሐፍ በኦሪት የታዘዘ ሲሆን በዕብራውያን ዘመን አቆጣጠር የመጀመሪያው ወር እንደሆነ የሚታወቀው የመጋቢት ወይም የኒሳን ወር ሲሆን ከኒሳን እስከ ትሽሬ ወይም ከመጋቢት እስከ መስከረም ድረስ 7 ወራት ይቆጠራሉ። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ነገራቸው፣ በዚህ በሰባተኛው ወር ከ15ኛው ቀን ጀምሮ 7 ቀን ለእግዚአብሔር የዳስ በዓል ይሁንላችሁ። ዘሌዋውያን ምዕራፍ 23 ቁጥር 33።

በዓሉ ቀደምት አባቶቻችን እብራውያን ከግብጽ ሲወጡ በዳስ እንደተቀመጡ የልጅ ልጆቻቸው በዳስ ተቀምጠው ይህን በዓል እንዲያከብሩት ተብሎ በታዘዘው መሰረት ይህ በዓል ከትውልድ ወደ ትውልድ እየተላለፈ ይሁዳውያን ለሰባት ቀናት በዳስ በመቀመጥ የምናከብረው በዓል ሲሆን ዮም ኪፑር ወይም አስተርእዮ ጾም እንደወጣ እስራኤላውያን ዳሱን መስራት ይጀምራሉ። ሰባት ቀን በዳሶች ውስጥ ተቀመጣላችሁ ከግብጽ ምድር ባወጣኋችሁ ጊዜ የእስራኤልን ልጆች በዳስ ውስጥ እንዳስቀመጥኋቸው የልጅ ልጆቻችሁ ያውቁ ዘንድ በእስራኤል ያሉት ያገር ልጆች ሁሉ በዳስ ውስጥ ይቀመጡ። እኔ እግዚአብሔር አምላካችሁ ነኝ። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 42።

ይህ በዓል የመኸር መሰብሰቢያ ወቅት እንደሆነም በመጽሐፍ ቅዱስ ተጠቅሷል። ከሰባተኛው ወር በ15ኛው ቀን የምድሩን ፍሬ ካከማቻችሁ በኋላ የእግዚአብሔርን በዓል 7 ቀን ጠብቁ። ዘሌዋውያን ምዕራፍ 33 ቁጥር 39። በዚህ በዓል 4 የጽዋት አይነት ሰሌን፣ አደስ፣ አሃያና የትርንጎ ፍሬ ባንድ ላይ በማሰር በማወዛወዝ ጸሎት በማድረስ ይታሰባል። የጽዋቱ አይነትም እንደ ጣማቸውና ሽታቸው ጥሩ ምግባር የሚሰራ መጽሐፍ ቅዱሳዊ ትምህርት ታዋቂ የሆነ ጥሩ ምግባር የሌለውና በመጽሐፍ ቅዱስ ትምህርት ብቻ ዕውቀት ያለውና ዕውቀትና ምግባር ሁለቱንም አጣምሮ በያዘ ሰው ባህሪ ይመሰላሉ። ይህም በመጽሐፍ ቅዱስ ሲገለጽ በመጀመሪያው ቀን የመልካም ዛፍ ፍሬ፣ የሰሌን ቅርንጫፍ፣ የለመለመውን ዛፍ ቅርንጫፍ፣ የወንዝም አሃያ ዛፍ ውሰዱ። በእግዚአብሔር ፊት 7 ቀን ደስ ይበላችሁ። ይህንን በዓል በየዓመቱ 7 ቀን ለእግዚአብሔር አድርጉ። ለልጅ ልጆቻችሁ የዘላለም ሥርዓት ነው። በ7ኛው ወር ትጠብቁታላችሁ። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 40 እስከ 41።

የበዓለ መጸለት ወይም የዳስ በዓል እስራኤላውያን በኢየሩሳሌም ቤተ መቅደሱን ከሚጎበኙባቸው 3 በዓላት መካከል አንዱ ስለሆነ በዚህ በዓል በርካታ እስራኤላውያን ጸሎት ለማድረስ ወደ ኢየሩሳሌም መሄድ የተለመደ ነው። ይህ በዓል የመጀመሪያውና የመጨረሻዎቹ ቀናት እንደ ቅዳሜ ሰንበት የሚከበሩ ሲሆን በመካከል የሚገኙት 6 ቀናት ቤተሰብ ከቤተሰብ ጋር የሚጠያየቅበት በተለያዩ ሰው ሰራሽና ተፈጥሯዊ መናፈሻዎች፣ ብሔራዊ ፓርኮች ጉብኝት የሚካሄድበት ወቅትም ጭምር ነው። የእግዚአብሔርን በዓል 7 ቀን ጠብቁ። የመጀመሪያው ቀን ረፍት ይሁን፣ በ8ኛውም ቀን ረፍት ይሁን። ኦሪት ዘሌዋውያን ምዕራፍ 23። በዓሉ የሚውልበት ወቅት የበጋው ወር ማለቂያና የክረምቱ ወቅት ከመግባቱ በፊት ስለሆነ የአየሩ ጸባይ ተስማሚና ለመውጣት የሚመች በመሆኑ ሕዝበ እስራኤል በዓሉን ከሃይማኖታዊነቱ በተጨማሪ ወጣ ብሎ ወዳጅ ዘመድ ለመጠየቅና ለመዝናናት በጉጉት የሚጠብቁት ጊዜ ነው። ታዲያ ይህ በዓል ከዋዜማው ጀምሮ እስኪያልቅ ድረስ በአገሪቱ ያለው ድባብ የተለየና ደስ የሚል፣ ቤተሰብ ከቤተሰብ ጋር የሚገናኝበት የሚዝናናበት ልዩ ስሜትን የሚሰጥና የሚናፈቅ ጊዜ ነው። ይህ የዳስ በዓል ከሃይማኖታዊነቱ ተጨማሪ የአገሪቱ ፕሬዝዳንት በቤተ መንግስቱ መኖሪያቸው በሚጥሉት ሰፊ ዳስ ህዝቡን ተቀብለው ማስተናገድና መልእክት የማስተላለፍ እንደ ባህል የተለመደ ነው። በሀገሪቱ ከተለያዩ አቅጣጫዎች የተለያዩ ሰዎች በመምጣት በፕሬዝዳንቱ ዳስ ይስተናገዳሉ።

የተከበራችሁ አድማጮቻችን የዳስ በዓል ወይም ባለመጸለትን በማስመልከት ያዘጋጀነው ልዩ ዝግጅት ይሄን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በሚቀጥለው አመት በሰላምና በፍቅር እንዲያደርሰን ከልብ በመመኘት የዛሬውን ዝግጅት ሲላ ያበቃን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ወርቅነሽ እሸቴ ነኝ። ያመት ሰው ይበለን።

የተከበራችሁ አድማጮቻችን ስርጭታችን ሊገባደድ የተሰንደ ደቂቃዎች ቀርቷል። አብራችሁ ስለቆያችሁ እጅግ በጣም እናመሰግናለን። በምሽት በድጋሚ እስከምንገናኝ መልካም በዓል እያልኩ ለቴክኒክ ባለሙያችን አላን አይዶኖቭ ምስጋና ይድረሳት እንላለን። በድጋሚ መልካም ይዳስ በዓል።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ሰላም ጤና ይስጥልኝ ተከበራችሁ አድማጮቻችን እንደምን አመሻችኋል። መልካም ለተሰንበት ይሁንላችሁ። ያን ስርጭታችን ጀምረናል። ለቱዛሬ እንደብራን ዘመን አቆጣጥር የዮም ሻባት የትባብ በትሽሬ ሄታፍሽን ፔዛይን እንደ አውሮፓ ዘመን አቆጣጥር ግሞ ሰፕቴምበር 26 2026 እንደ ኢትዮጵያ ዘመን አቆጣጥር መስከረም 17 2019 ነው። ስርጭታችን እንደተለመደው እስከ ምሽቱ 8 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭቱ ዜና ይነበባል። ወቅቱን የተመለከተ ዜና ትንታኔና የስልክ ውይይትም ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን ይያልነው ወደ ዜናው ስደጫችኋለን። ከዛ በፊት ግን የቴክኒክ ባለሙያችን አሰፍ መሽኮቢት ነው ስርጭታችን የሚያስተናግድ ማለት ነው። እንግዲህ ወደ አርስተ ዜናው ስደጫችኋለሁ። በቅድሚያ አርስተ ዜና፣ ቤልጂየም ኢራን ጥፋተኛ ናት ስትል በሀገሯ ሊከሰት የነበረውን የሽብር ፈጠራ ማክሸፋን አስተውቃለች። የኢራን ፕሬዚዳንት ከአሜሪካ ጋር ካሁን በኋላ ለድርድር አንቀመጥም እምነት የለንም ሲሉ ተናገሩ። የሊባኖስ ፍርድ ቤት የኢራንና የኢራን ባንዲራ እንዳውለበለብ አዘዙ። ወደ ስፖርት ስንመጣ ደግሞ በአውሮፓ የእግር ኳስ ጨዋታ በነገው ዕለት የኢርላንድ ብሔራዊ ቡድን ከእስራኤል የብሔራዊ ቡድን ጋር ጨዋታውን እንደሚያካሄድ ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን እንሆ። ቤልጂየም ኢራን ጥፋተኛ ናት፣ ባለፉት ወራት በሀገሯ ሊከሰት የነበረውን የሽብር ፈጠራ ድርጊት ያሰማራች ኢራን ነች ሲሉ ተናገሩ። ባለፈው በተለይ በሶስተኛ ወር አካባቢ በሀገራቸው በተለያዩ የይሁዳውያን ተቃሞች ቦታዎች ላይ ያነጣጠረ ሁለት የሽብር ፈጠራ ድርጊት ተሞክሮ ነበር። ቤልጂየም እንዳስታወቀችውም በሁለቱም የሽብር ፈጠራ ድርጊት ባደረግነው ምርመራ እንደደረስንበት ከሆነ የኢራን እጅ እንዳለበትና ኢራን በተለይ በቤልጂየም በአንድ ቤተ ክህነት ውስጥ እንዲደረመስ የሽብር ፈጠራ ድርጊት ለማድረግ እቅድ እንደነበር ተገልጿል። ይሄም ማድረጋቸውን የሚያሳየውን በተለይ በአውሮፓ ውስጥ በሚያደርጉት የሽብር እንቅስቃሴ ጋር የተያዘ ነው ሲሉ ቤልጂየሞች አስታውቋል። ለምሳሌ አድርገው የጠቀሱትም ይህን በብሪታንያ እና በሆላንድ የሽብር ጥቃት ከተደረሰ በኋላ በሀገራቸውም ተመሳሳይ የሽብር ጥቃት ለማድረስ ጥረት እንደነበር ገልጿል። ኢራንን ጥፋተኛ ነች እጁ አለበት ሲሉ ከሰዋል። የኢራን ፕሬዚዳንት እንደተናገሩት ከአሁን በኋላ ለአሜሪካ ጋር የሰላም ድርድር ለመቀመጥ ፈቃደኛ እንዳልሆኑ ተናገሩ። እንደሳቸው አነጋገርም ከእንግዲህ ሀገራቸው ከአሜሪካ ጋር ለውይይት ለመቀመጥ እምነት የለንም ብለዋል። ምንጊዜም ቢሆን ሁልጊዜም በተለያዩ ቀናቶች ለውይይት ከተቀመጥም በኋላ ሌላ አዲስ ጥቃት ይካሄድብናል ሲሉ ተናግሯል። አሁን ካታርና ፓኪስታን ለማደራደር ጥረት እያደረጉ ይገኛሉ። ከአሁን በፊትም በተደረሱበት ስምምነት ምክንያት በማድረግ ድርድር እንዲቀመጡ ቀጥለዋል። የሆርሙዝ መተላለፊያ ባህር ወሽመጥን በተመለከተም ፕሬዚዳንት ሲናገሩ ይህን አካባቢም በድጋሚ እንዘጋዋለን፣ ምክንያቱም ሌላ አማራጭ የለንም። ይህም በድርድር ካልሆነ በኃይል መክፈት አይቻልም። ስለዚህ አሜሪካኖች እምነት የለንም፣ መደራደርም ከነሱ ጋር እምነት የለንም በማለት መናገራቸው ከአልጀዚራ ጋር በነበረ ቆይታቸው አስታውቋል። የሊባኖስ ፍርድ ቤት የኢራን ባንዲራ እንዳውለበለብ አዘዙ። ይህም የሆነበት ሆሚን በተሰኘ ገጠራማ መንደር የኢራንና አማል የተሰኘ ድርጅት ባንዲራ ሲውለበለቡ ከቆዩ በኋላ በተለይ በሂዝቡላና በአማል ድርጅቶች ደጋፊዎች መካከል በተቀሰቀሰ አምባጓሮ ምክንያት ፍርድ ቤቱ ሁለቱም ባንዲራ እንዳውለበለቡ አዟል። ይህም ከአሁን በፊት ሂዝቡላ የአማልን ባንዲራ ሲያውለበልብ ከቆዩ የድርጅት አባላቶች ጋር በመጋጨት የአማልን ባንዲራ አውርደዋል። ሂዝቡላም በምትኩ የኢራንን ባንዲራ በቦታው በመስቀል ሲያውለበልብ ከቆየ በኋላ የአማል ድርጅት ተሳታፊዎችም የዚህን የኢራንን ባንዲራ አውርደዋል። በዚህ ምክንያት አምባጓሮ ተፈጠረ። ፍርድ ቤቱም ሁለቱም ባንዲራ በቦታው እንዳውለበለብ አዟል። ይህም በሊባኖስ ሕግ መሰረት የሌላ ሀገር ባንዲራ በሀገራቸው ማውለብለብ ፍቃድ የለም ሲል አስታውቋል። ወደ ስፖርት ዜና ስንመጣ በአውሮፓ እግር ኳስ ጨዋታ በነገው ዕለት እስራኤልና የኤርላንድ ብሔራዊ ቡድን ጨዋታ ያደርጋሉ። በዚህ ቡድንም የኤርላንድ ተጫዋቾች ላይ ከፍተኛ ጫና በማሳደር ከጨዋታው ነገር እንዳይቀርቡ ጫና ለማድረግ ተሞክሮ ነበር። ነገር ግን ከአንድ ተጫዋች በስተቀር በቡድኑ መካከል በተደረገ ቃለ መጠይቅ ወይም ድምጽ አሰጣጥ ሁኔታ አብዛኛው ተጫዋቾች ጨዋታውን መቀጠል እንደሚፈልጉ በመታወቁ የኤርላንድ የእግር ኳስ ፌዴሬሽን እንዳስታወቀው ጨዋታው በነገው ዕለት ከእስራኤል ጋር የሚካሄድ ጨዋታ እንደሚቀጥል አስታውቀዋል። ቆይት ብለንም በዚህ ዙሪያ እንወያይበታለን። የግብጽ መረጃ እንዳስታወቀው ከጥቅምት 7 ክስተት በፊት ግብጽ ከፍተኛ ባለስልጣን በተለይ መረጃ ክፍሉ እስራኤልን በስውር መጠው መጎብኘታቸው በመጠው እንደነበር ተገለጸ። ጥቅምት 7 2023 ከመከሰቱ ከአንድ ሳምንት ተኩል በፊት የግብጽ የመረጃ ክፍል ኃላፊ አባስ ከማል በድብቅ ወደ እስራኤል በመምጣት ሐማስ በቅርቡ ከፍተኛ ጥቃት በእስራኤል ላይ ሊሰነዝር ይችላል በማለት መረጃ ማስተላለፋቸው ታውቋል። እንደዚህ መረጃ ከሆነ በእስራኤል በነበሩበት ጊዜም ከማን ወይም ከየትኛው ባለስልጣን ጋር ተገናኝተው መረጃው እንዳስተላለፉ የተጠቀሰ ሁኔታም የለም። ይህም የሚያሳየው በወቅቱ የተለያዩ ሀገራት በዚህ ሐማስ ጥቃት ለማድረስ እየሞከረ እንደሚያደርግ ተጠቀሰ ሲሆን በተለይ በተባበሩት አረብ ኤምሬት ከጠቅላይ ሚኒስትሩ ጋር ተነጋግሯል የሚል ዜና ባለፈው መውጣቱ የሚታወስ ነው። የዮርዳኖስ መረጃ ክፍልም እንዲሁም የግብጽ መረጃ ክፍል ይህን አሳውቀው ነበር በማለት ታውቋል። ሳውዲ አረቢያ በሁቲም ጥቃት መውደቁ አሁንም እንደቀጠለ ነው። ሁቲሞች በሳውዲ አረቢያ ዋና ከተማ ላይ በቀጥታ ሁለት ሰው አልባ የሚወሩ ድሮኖችን አስወንጭፈው ነበር። የሳውዲ አረቢያ ጦር ኃይል መተን ጥለናል ብሏል። በተመሳሳይ ወደ ሳውዲ አረቢያ ዋና ከተማ ሪያድም ሁለት ባለስቲክ ሚሳኤሎችም ተወንጭፈው ነበር። ይህንም መተን ጥለናል በማለት የሳውዲ አረቢያ መከላከያ ማሳወቁ ተገልጿል። ፕሬዚዳንት ፑቲን በአውሮፓ ላይ ጦርነት አንከፍትም ሲሉ አስታወቁ። ሰሞኑን አውሮፓ ሩሲያ ጦርነት ከፍትብናለች በማለት ስጋት ላይ እንደነበረችና በተለያዩ ሀገራትም በተለይ በአየር መንገዳቸውን ለተወሰነ ሰዓታት ዘግተው ይቆዩ እንደነበር የሚታወስ ነው። ፕሬዚዳንት ፑቲን ዛሬ በሰጡት ጋዜጣዊ ቃለ መጠይቅ እንዳተናገሩት ከሆነ ሀገራቸው በአውሮፓውያን ላይ ምንም አይነት የጦርነት የመክፈት ፍላጎት የላትም። ነገር ግን አውሮፓውያን ሆን ብለው የስም ማጥፋት ዘመቻ በእኛ ላይ ከፍተዋል ሲሉ ተናግረዋል። ከዩክሬን ጋር ያለውን ጦርነት በማስመልከት ሲናገሩ ኬፕ ጋር በነበረው ስምምነት ድርድር መቀጠል እንፈልጋለን፣ ነገር ግን ኬፕ ምንም ፍላጎት አላሳየችም። እኛም ጦርነቱን ወደ ጦርነት ተመልሳለች። እኛም አገራችን ሊበጅ የሚችለውን ነገር በመከተል እየሰራን እንገኛለን ሲሉ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ ከቻይናው ፕሬዚዳንት ጋር በነጩ ቤተ መንግስት የነበራቸውን ግንኙነት ጥሩ ነበር ሲሉ አስታወቁ። ፕሬዚዳንቱ ማከታትለውም በ11ኛ ወር ላይ አይፓክ በተሰኘ ቻይና ውስጥ በሚዘጋጅ ውይይት ላይ በድጋሜ ተገናኝተው እንደሚወያዩ አስታውቀዋል። በፍሎሪዳም G20 የተሰኙ አገራት ጉባኤ ላይም ለሶስተኛ ጊዜ እንደሚገናኙ ፕሬዚዳንት ዶናልድ ትራምፕ በትዊተር ገጻቸው ላይ ጽፈዋል። ሲቢኤስ ጣቢያ እንደታወቀው በተለይ የኢራን የውጭ ጉዳይ ሚኒስትር መሪያቸውን የሙጅታባ ሃማናይን የጤንነት ጉዳይ ተጠይቀው ሲናገሩም ሙጅታባ ሃማናይ ከደረሰባቸው ቁስል ማገገማቸውና ሙሉ በሙሉ ጤናቸው እንደተመለሰ አስታውቀዋል። እሳቸውም ከአሁን በፊት ለሁለት ጊዜ ተገናኝተው እንደተወያዩና በተለይ ባለፈው ሳምንት ለሁለተኛ ጊዜ ሲገናኙ ለሰባት ሰዓት ያህል ውይይት እንዳደረጉና እንደተገናኙና በሙሉ ጤና ላይ እንደሚገኙ አስታውቀዋል። ይህ በዚህ እንዳለ በአሜሪካና በኢራን መካከል ያለው ውጥረት እንደቀጠለ ሲሆን ኢራን ባቀረበችው ሀሳብ አሜሪካ መልስ ሰጥታለች። ፕሬዚዳንት ዶናልድ ትራምፕ አሜሪካ የኢራንን ያቀረበችውን ሀሳብ አንቀበልም በማለት ተናግረዋል። ይኸውም ጦርነቱን ሙሉ በሙሉ በማቆም የሄርሙዝን መተላለፊያ የባህር ወሽመጥ ከአንድ ሳምንት ተኩል በኋላ ይከፈት በማለት ሀሳብ እንዳቀረበችና ከዛም በቀጥታ ወደ ድርድሩ ንግባ የሚል ሀሳብ ኢራን ለፕሬዚዳንት ዶናልድ ትራምፕ እንዳቀረበች ተገልጿል። ፕሬዚዳንቱም ውድቅ አድርገውታል። ፕሬዚዳንቱ ጨምረው ለባልደረቦቻቸው ወይም ለቅርብ ጓደኞቻቸው እንደተናገሩትም አሜሪካ በሚካሄደው በ11ኛው ጉባኤ በ11ኛው ላይ የሚድ ከሀገር ውስጥ ምርጫ የምክር ቤት ምርጫ ከተደረገ በኋላ ጦርነቱን ሊያድሱ ይችል ይሆናል የሚል ግምትም እንዳለ ተገልጿል። የኢራን የውጭ ጉዳይ ሚኒስትር እንዳሉትም ሳቸው እንደተናገሩትም እኛ ጦርነት አንፈልግም፣ ሀገራችንም ካሁን በኋላ ኒውክሌር ቦምብ ፍላጎቷን እንደማታካሄድ አስታውቀናል። ነገር ግን በኃይል የመጣን በኃይል እንመልሳለን አቅም አለን ሲሉ መናገራቸው ታውቋል። በሩሲያና በዩክሬን ያለው መካከለ ያለው ጦርነት እንደቀጠለ ሲሆን በዛሬው ዕለት ዩክሬን በሌሊት ላይ እንዳስታወቀችው አንድ በደቡብ ሩሲያ የሚገኘውን የነዳጅ ማብሊያ ጣቢያ ወይም ተቋም ማጥቃቷን ገልጻለች። በዚህ ጥቃትም ሩሲያኖች እንዳሳወቁት 3 ግለሰቦች መሞታቸው ተገልጿል። በናፓል ባለፈው ወር በደረሰ የመሬት መንቀጥቀጥ አደጋ ምክንያት አሁንም ሰዎችን ፍለጋ እንደቀጠለ ነው ተባለ። በናፓል ባለፈው ወር የመሬት መንቀጥቀጥ አደጋ ደርሶ እንደነበርና በወቅቱም መዘገባችን የሚታወስ ነው። እስካሁን ድረስም 5600 ሰዎች መዳረሳቸው እንደጠፋና አሁንም ይህን ለመፈለግ የተለያዩ ቡድኖች ፍለጋ ላይ እንዳለ ተገልጿል። በተለይ በአንድ የኃይል ማመንጫ ዋሻ ውስጥ ብዛት ያላቸው ሰዎች በሚገኙበት መሬት ተደርምሶ እንደተደረመሰባቸው ተገልጿል። ይህ በዚህ እንዳለ በታይላንድም 3 ቀን በተከታታይ በወረደ ዝናብ ምክንያት ታይላንድ በጎርፍ ተጥለቅልቃለች። በተለይ ርዕሰ ከተማዋ ባንኮክ መንገዶቹ ተዘግተዋል። ብዛት ያላቸው ሰዎችም አገራቸውን ቤታቸውን ለቀው እየወጡ እንደሆን ተገልጿል። ክብረትና ክብረን አድማጮቻችን፣ በመጨረሻ አየር ጸባይ ሁኔታ። የአየር ጸባይ ሁኔታ ከወትረው የተለየ አይደለም። ሙቀቱ ትንሽ ይቀንሳል። የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢ 26 ዲግሪ ሴንቲግሬድ፣ ቴላቪቭና አካባቢ 28፣ ሀይፋና አካባቢ 28፣ ቤርሸባና አካባቢ 30፣ ኤላትና አካባቢዋ እስከ እኩለ ቀን ድረስ 34 ዲግሪ ሴንቲግሬድ ይሆናል ይላሉ የዘርፉ ባለሙያዎች። ክብረትና ክብረን አድማጮቻችን፣ የሰዓቱ ዜና እስካሁኑ ነበር።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። መስመር ላይ ጋዜጠኛ ራሚም አላዛር ይገኛል። ተናስተልኝ ጋሽ ራሚም፣ መልካም ሳምንት።
1: ተናስተልኝ ሻዋጣዋቾ፣ እንዴት ነህ?
0: እንደምን አለ? ደህና ነው ወይ?
1: አለን አለን፣ እግዚአብሔር ይመስገን።
0: እንዴት ነበር ሰንበት? እረፍት እንዴት ነው? ሁሉ ሰላም?
1: ሰላም ነው። ተላቪቭ ዙሪያ ሰላም ነው። ምንም አዲስ ነገር የለውም። አየሩ
0: ጸባይስ እንዴት ነው?
1: ቀዝቀዝ ማለት ጥቂት ትንሽ ለውጥ አለው ወደ ቀዝቀዛነት።
0: ንጹህ አየር የለንም እያሉ የቴላቪቭ ነዋሪዎች ንጹህ አየር አጣን እያሉ ይጮኋሉ ይባላል። እውነት ነው?
1: ምን እንኳን ተፈጥሮ ነገሩ ሁላ ራሱ አየሩ ሊበክለው የለም እንዲ በዚህ አካባቢ ያለ ነገር።
0: እውነት ነው። መልካም መልካም። እስኪ ወደ ውይይታችን እንመለስና በተለይ ሰሞኑን ደግሞ የምርጫው በጣም ቅስቀሳው እየተካሄደ ነው። መቼም አንዱ አንዱ ላይ በተለይ ደግሞ ይሄ ለውጥ እናመጣለን የሚሉት ቡድኖች በዚህ ዙሪያም ከፍተኛ ንግግር አለ። እስኪ በቅድሚያ ሁላችም እንደምናስታውሰው ባለፈው ሳምንት መጨረሻ ማለት እንችላለን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ በማቅናት በተባበሩት መንግስታት ጉባኤ ላይ ተሳትፈዋል። እዛም ውይይት ንግግር አድርገዋል። እስኪ እንዴት አየኸው? እንዴት ተመለከትከው?
1: እንደ ድሮ አይደለም። ቤንያሚን ኔታንያሁ ወደ ተባበሩት መንግስታት ድርጅት አመታዊ ጉባኤ ሄደው ንግግር ሲያደርጉ ብዙዎቹ በጉጉት የሚጠብቁት እኛ እስራኤላውያን ዜጎች ብቻ ሳንሆን መላ ዓለም በጉጉት የሚጠብቀው ንግግር ነው የነበረ አሁን እስካለፈው ጊዜ ድረስ። ምክንያቱም እሳቸው የመናገር ችሎታ አላቸው። ሁኔታዎችን በግልጽ በሆነ መንገድ ሁሉም በሚረዳው መንገድ የማስረዳትና የማብራራት በቋንቋውም በሚያሳዩት እንቅስቃሴ እንትን ናቸው። ልዩ ልዩ ኦራቶር ናቸው፣ ተናጋሪ ናቸው። እና ያን እንዳለ ሆኖ አሁን ያው እስራኤል በዓለም አቀፍ በኩል ስሟ እየጠፋ ነው የምትገኘው። ያው በዚህ በፍልስጤሞች ጉዳይ ማስመለከተ ነው በአብዛኛው እስራኤል ፍልስጤሞችን ትጎዳለች እየተባለች ነው እየታመች ያለችው። እስራኤል ላይ ተጽዕኖ መደረግም ከተጀመረ አልፎ ብዙ ጊዜ እየሆነ ነው ያለ። የተለያዩ ሀገሮችም በተለያዩ እስራኤል ክፍል በግዛት በሚገኙ ዜጎች ላይ ነው ላይም የኢኮኖሚ ልውውጥ ወይም የንግድ ልውውጥ ለማድረግ ማዕቀብ እናደርጋለን እያሉ የሚፎክሩ ሀገሮችም አሉ። ከዚያም

0: ወንዙ ከዮርዳኖስ ወንዝ እስከ ሜዲትራኒያን ባህር ለፍልሰቦች ይሁን የሚለውን ብቻ ነው መታያ መፈክር ብቻ ለማንጸባረቁ እንጂ ከዛ ውጭ ምንም እውቀት የላቸውም። እና ያኔ መሰለ ኢግኖራንስ ይሉታል በጉዝኛ ይሄ እውቀት ያጣ መረጃ የሌለው በዋቢነት የማይደገፍ ንግግር አደገኛ ነው። እንዲሁ ዝም ብሎ በሰማው በይበላል በሚለው ሁኔታ አብሮ እንደ ቦይ ውሃ መጓዝ አደገኛ ነው። እና ያ ነው ሁኔታ የታየታ ያለው እስራኤል ላይ። ምንድነው ነገሩ? እስራኤል ምንድን አርጋ ነው? ምንስ ሆና ነው? ምን ተበድላ ነው? በእሷ ተደረሰ በደል አለ ወይ? ምንድን ነው? ከዚያ ሚዛናዊ የሆነ አቋም መያዝ ብቻ ነው ያንን ይህንን ጠይቀ አጣርተ ከዚያ ተረዳው በኋላ ሚዛናዊ የሆነ አቋም መያዝ ትከራከርበታለ፣ ፈለከው ቦታ ሂደህ ትናገራለህ። ይሄ ግን ዝም ብሎ በሰማው በይባላል በስመ በረው ተነሳስተው እስራኤልን ይነቅላሉ አሉና፣ ስለዚህ ከዚያ የተነሳ ከዚያ የያ ያንጸባርቀው ለሚስተር ነታንያሁ በተባበሩት መንግስታት ድርጅት መድረክ ቆመው ንግግር በጀመሩበት ጊዜ
1: ወጥተው ሄዱም ነበር።
0: በርካታ ሰዎች ከአዳራሹ የነበሩ እንዲሁ ዝም ብለው እሳቸውን ለማደናገጥም ይመስላል ስታያቸው፣ ቀስ ብለው ቶሎ ደግሞ ሮጦ ፈጠን ብለው አይወጡም። ዝም ብለው እሳቸው መድረኩ ቆመው እያሉ እነሱ ግን
1: ሾከክ ሾከክ እያሉ ወጥተው ይሄዳሉ፣
0: እየተከተለተሉ ሄዱጠኝ። ከዚያ ጠቅላይ ሚኒስትሩ ያሉት ምንድን ነው የምትወጡ ከሆነ ተብላችሁ ውጡ፣ ፈጠን ብላቸው አሏቸው። እዛው ነው ቆምበት ቦታው ነው። እና ያን ነበር የተከሰተው። ጠቅላይ ሚኒስትር ነታንያሁ ትኩረት ያደረጉት ምንድን ነው እንግዲህ ዋና ቁልፍ የሆነው ደብታቸው እስራኤል በተለያየ ጊዜያት እስራኤልን ለመጉዳት የተነሱ ጠላቶች ብዙዎች ናቸው። እስራኤል ራሷን ለመከላከል ህልውናዋን ለመጠበቅ ስትል በሁሉም ጦር ሜዳ ላይ ማሸነፍ ነው። እና አሁንም ያለን እኛ አማራጭ ሌላ ምንም አማራጭ የለም ከማሸነፍ በስተቀር። የእኛ አማራጭ ያለን አማራጭ አንድና አንድ ነው፣ ማሸነፍ ነው። እና እንደዚያ ነው ያሉ። ስለዚህ
1: እንደው ንግግራቸው እንደው አንተ ከአሁን በፊት በእርግጥ ቀደም ሲል እንደተናገርከው የጠቅላይ ሚኒስትሩ ንግግር እጅግ በጣም ብዙሀን ተመልካቾች የሚጠብቁት እኛ ሳይሆን ሁሉም ዓለም አቀፍ ደረጃ ላይ በጣም ትልቅ ቅቡልነት ያላቸው ጠቅላይ ሚኒስትር ናቸው እና በትናንትና ሁለትያው ግን በአሁን በቀደም በነበረው ንግግራቸው ለየት ያለ ነገር ያየ ሁኔታ አለ። እንደው አንዳንድ ጊዜ በቃ አማራጭ የለንም የማለት ሁኔታ አገራችን አሁን ለሀገራችን እንከላከለን ጣሎች ነገር ምክንያቱም አማራጭ የለንም እያሉ የተናገሩት ነገር ትንሽ እንደው የመመጻደቅ ሁኔታ ይታይባቸዋል የሚሉ የሚተቹ ሰዎች አሉ። አንተስ እንዴት አየው ይሄን?
0: የመመጻደቅ አይደለም፣ ኃይላቸውን ማሳየት ነው እንጂ። እስራኤል ኃይለኛ ናት። እስራኤል ጠንካራ ናት። እስራኤል አሸናፊ ናት። እስራኤል ሁሌም ታሸንፋለች። ለወደፊቱም በምቀጠባት ብትር ሁሉ መክታ መመከት ብቻ ራሱ መከላከል መመከት ብቻ ሳይሆን ታጠቃለች። እና ያ ነው የኛ ያለን አማራጭ። በዓለም ላይ ተስፋ ጥለን ይደርሱልናል ብለን የምንጠብቀው ነገር አይደለም። እኛ ራሳችን በራሳችን ተከላክለን ማሸነፍ ነው ያለብን። ያ ነው የኛ አማራጭ። ሌላ ምንም የለንም። ማንንም አንጠብቅም፣ ከማንም አንጠብቅም። የሚጠበቅ ሰውም የለም፣ አገርም የለም፣ መሪም የለም። ግልጣሚ ተናገሩ። ይሄን ነው እንግዲህ እሳቸው። እና ስለዚህ ማለት ምንድን ነው እንግዲህ እኛ ኃይላችን አጠናክረን በሁሉም በኩል በኢኮኖሚ በኩል በማህበረሰቡ በጠናከር በኩል በተለይ ደግሞ በመከላከያ በጦር መሳሪያ ዘመን በጦር መሳሪያ ማስመለከተ በዚያ በኩል ኃይላችን ጠንካራ ነው። አስመስክረናል በመደጋገም በተቀጣብን ጦርነት በሶስት ዓመት ውስጥ በስንት በተለያየ ጦር ግንባር ነው ያሸነፍነ ሁሉንም ጠላትን ቀለበት ውስጥ አስገብተው ጨርሰውን ነበር እስካሁን ድረስ።
1: በጣም አሁ እንደተናገሩትም በተለይ በሰባት አቅጣጫ ጦርነት እንደተቀሰቀሰብን ያንም እንደመለስን ለቦታውም እንዳው እስኪ እሰቡት አንድ ባላስቲክ ሚሳኤል እዚህ ቦታ ቢወድቅ ምን አይነት ጉዳት ሊያመጣ እንደሚችል ከእኛ ግን የአንድ ሺህ በላይ የተወነጨፈብን ነው እና እስኪ ተመልከቱ እያሉ በማስረገጫ የተናገሩበት ሁኔታ አለም። ግን ታዳሚዎች የነበሩ ስሜቶች ስሜት ግን እንደምናየው በቃ ምንም መስሎ እንዳልታያቸውና በቃ ይሄ ዝም ብሎ እንደሆነ መስሎ የሚታይበት ሁኔታ አለ። ግን ጠቅላይ ሚኒስትሩ መልእክትን በትክክል አስተላልፏል ብለህ ታስባለህ?
0: ይኸውልህ እንግዲህ መልእክት የምታስተላልፈው ብሎ ለሚያዳምጥ ሰው ነው። የሚያዳምጥ ሰው ካለ አገናዝቦ ጥሩ

0: ነግረሃል ወይ መጥፎ ተናግረሃል ብሎ እዛው ላይ ነግረሃል። እነዚህ ግን ሾካካዎች ናቸው፣ የፍርሃት ፈሪዎች ናቸው። ራሳቸው እንኳ መከላከል የማይችሉ ናቸው፣ ራሳቸው የማይደፍሩ ናቸው። ስንቶቹ ናቸው በዚህ በተለያዩ ሽብርተኞች የተወዱ አሉት አገሮች ጉዳት የደረሰባቸዋል። በተለይ በኢኮኖሚ በኩል ማን ነው ተነስቶ ተው ረፉ ካልሆነ እንፋለማቸዋለን፣ ጦር እንተኩሳለን ያለ ሀገር ያለው የአውሮፓ ሀገር ስያቸው ማን ነው ያለው? ማንኛው አሁን እንግዲህ ያለች አሜሪካ ናት እስካሁን ድረስ ከእስራኤል ጎን ያለች እና አሜሪካ ደግሞ የእስራኤልን ጠንካራነት ታውቃለች። እስራኤል ከአሜሪካ በምትቀበለው ጦር መሳሪያ እንዴት አድርጋ መጠቀም እንደምትችል እንዲሁም አንዳንዴም ከአሜሪካዎቹ ራሳቸው አብልጦ መጠቀም የምትችልና ከአሜሪካ የምትገዛው ጦር መሳሪያ ራሷ እንደገና በራሷ ቴክኖሎጂ አርቀቃ አሻሽላ በመስራት የምትጠቀም ሀገር ናት። እና ይህን ሁሉም ያውቃሉ። እና በአንድ በኩል ሳየው አይቸውን መሰለ እችን ሀገር ይውል ደካማ ደካማ ሆነ ከታየ ሁሉ አላደን ሁሉ እንደው ምህረት የሚያደርግል አላደን ሮሮ ጉሜንትን መስሎ የሚታየው ጠንካራ ከሆንክ ግን ለማዳከም እነሱን ለማስመሰል
1: ፈላጊ ይበዛል እንጂ ደግሞ
0: ፈላጊ ይበዛል። አንዳንዶቹ ደግሞ ምን መሰለ ምሳሌ አንድ ጥሩ ሰው ሲናገር ይባላል ሰዎቹ ይጠሉኛል ምንድን ነው ምን አረጀ ነው እኮ ሁሌ ክፉ ሰርች አላውቅም ምናምን ሲል ሌሎች ብለውታል አልተረዳም እንዲህ ብለውታል ምን ነው ሲል እንዳንተ ለመሆን ፈለገው ስለማይችሉ ያላቸው አማራጭ አንተ ማስጠላት እና ማጣላት ብቻ ነው አሉት ይባላል። አሁን ደግሞ እንደዛ ነው።
1: አዎ ነገሩ እኮ ግን ከጠቅላይ ሚኒስትሩ ንግግር እናዳምጥም እያሉ የሚወጡት እኮ ወዲያውን ሩጠው ሂደው በየክፍላቸው በቴሌቪዥን መስኮት እኮ ይመለከቷቸዋለኝ። እዛው ላይ ፕሮፓጋንዳ ለመፍጠር እና ዝም ብሎ እንዳልከው ቅድም ፈሪዎቹም ስለሆኑ ሀሞትም ስለሌላቸው ፊት ለፊት መጋፈጥ እውነቱም ስለሚያጡ ነው። እንደው የተባበሩት መንግስታት የሚባለው ድርጅትም ጭራሽ እንደው አንዳንዴ ስታስበው እስራኤል እንደው ከዚህ ጭራሽ ብትወጣ አይሻልም ወይ የሚል አመለካከት እንደኔ አመለካከት። ምክንያቱም እስካሁን ድረስ የተባበሩት መንግስታት ከተቋቋመ ወዲህ እኮ በእስራኤል ላይ የወሰደው ጸረ እስራኤል እንቅስቃሴ ከሌሎች አገር በዓለም አገር ሲወዳደር በአስር እጅ በልጦ ይገኛል።
0: እና ቢሆንም ይሆን ያ ማድረግ እስራኤል ማንኛውንም መድረክ ለቃ መጠጥ መስጠት አትፈልግም። ያ የድክመትን
1: ደካማነትን ያንጸባርቃል
0: የሚያንጸባርቅ ነው። ቁመ እዚያ መከራከር ሚሰማ ካለ የሰማ መሰማ ካለ ግን መድረክን አለቀቅም ቦታን አለቀቅለትም። ስለዚህ ቦታ መልቀቁ አይሆንም። አዎ
1: ወደ ሀገራችን ፖለቲካ ስንመጣ ምርጫው እንዴት ነው? ምርጫ 2026 እጅግ በጣም አወዛጋቢ ፈታኝ ምርጫ ነው ይባላል። በተለይ ደግሞ በአሁን ጠቅላይ ሚኒስትሩን እንቀይራለን ብለው በተነሱት ሌሎች ተቀናቃኝ ፓርቲዎች አለመግባባት አለ። በተለይ በዚህ ሁለት ሳምንት ወዲህ እንዳውም ቃላት ሁሉ የማይገባ ቃላት ሁሉ መሰናዘር ሁሉ ደረጃ ደርሷል። እና እንዴት ነው ይህ የምታየው?
0: እንግዲህ ያው ለጊዜው እየተቃረበ በሄደ ቁጥር ይሄ ምርጫው ጉዳይ እየቆየ እየጨመረ መሟሟቁ የማይቀር ነው የተሟሟቀ ነው የምንመለከተውም። አሁን እንግዲህ አንድ ወር ነው የቀረው ምርጫው ሊካሄድ አንድ ወር ነው የቀረው። እንግዲህ በእያንዳንዱ ፓርቲ ራሱን በህብረተሰቡ በኩል ተቀባይነት ለማግኘት እና ድጋፍ ለማግኘት የማያደርገው የማይዋሸው የማይዘባጥረው ነገር የለም። እና አሁን ሰሞኑን አነጋጋሪ ሆኖ የሰነበተው እነዚህ ጉሸሽኑ ይሏቸዋል የለውጥ አካል ወይም የለውጥ ጥምረት የሚባሉት ፓርቲዎች እነሱ በእነሱ አንዳንዴ መልእክታቸው ከዛኛው ጋር የሚጻረር መስሎ ታይቶ እርስ በርሳቸው ጥቂት የመለቃቀፍ ደረጃ ደርሰው ነበር። አሁን ይህ ነገር ተስተካከለና በአንድ አቋም አንድ አይነት መልእክት አንድ አይነት አመለካከት ያለው ዋናው አላማችን የሁላችንም አላማ ጠቅላይ ሚኒስትር ስልጣናቸው እንዲሰራባቱ ማድረግ ነው። ያ ማድረግ የምንችለው አንድ አካልና አንድ አይነት መልእክት ለህብረተሰቡ አስተላልፈን ድጋፍ ስናገኝ ብቻ ነው ብለው ስላሰቡ ዛሬ ምሽት ቀዳሚ ማታ ምሽት ተላቢብ ረማታ የሚባለው የሀብታሞች ሰፈር አለ። ከዚህ አካባቢ የኤርላፒድ መኖሪያ ቤት አላቸው። እሳቸው መኖሪያ ቤት እነዚህ አራቱ ፓርቲ መሪዎች ተገናኝተው ለመምከር ወስኗል። አሁንም ተገናኝተዋል መሰለኛው በአሁኑ ሰዓት።
1: እዚህ ላይ እንደው ገሽረሃሚም አንዳንዴ እነሱ የሚያንጸባርቁተኝ አካሄድ ጥላቻ ያለበት መስሎ ይታያል። እንዴት ነው ግን የፖለቲካ አቋምና ጥላቻን አለያይቶ አለመሄድ ሁኔታ? ምክንያቱም በተለይ እንደዛው ቅድም የጠየቀስካቸው እንደዚህ ለውጥና መጣለን ጠቅላይ ሚኒስትሩን ቢናምነት ያን ከስልጣን ይበቃቸዋል ሳቸው ማሰናበት አለብን ወይሚናገሩት አንዳንዴ በሚናገሩበት ሰዓት ካቃላቸው ካፋቸው የሚወጣ ቃል ጥላቻ ያለበት ነው። እንደውም አንዳንዴ የግል ጥላቻ ያለበት መስሎ የሚታይ ንግግር አለ። በእንደዚህ አይነት ሁኔታ እንዴት ነው አንተ ለውጥ ማምጣት የምትችለው?
0: ይሁን ለምዴ የግል ጥላቻ ያላቸው መሆኑ በግልጽ የሚነገርና የሚታይ ነገር ነው። እሳቸውም በተለያየ እንትን ነው የሚወቅሰው ወነጅላቸው ያሉት በብዙ ነገሮች እና እሳቸው ይበቃቸዋል ብዙ ጊዜ ቆይተዋል። አንድ ሰው አንድ ባለስልጣን ብዙ ጊዜ በዛው ስልጣን ከቆየ የማሻሻል የማደስ ሁኔታው እንትን እያለ ይሄዳል የደበዘዘ ይሄዳል። ስለዚህ ለውጥ ሲሆን ግን አዲስ ሲገባ አዲስ መጠረጃ ወለል ያጠራል እንደሚባለው አዲስ የተሾመ ሰው እንዲ ጥሩነቱን ለማሳየት ጥሩ ሰው መሆኑን ለማሳየት ጠንክሮ ይሰራል እና ይበቃቸዋል ቆይተዋል ስለቆዩ ነው የተለያየ ድክመት በሀገሪቱ ማለት ይሄ የካማሽ ድርጅት አደጋ ማድረስ የቻለው የተለያዩ ግንባር ያሉት እስካሁን ድረስ ያልተንኮታኮቱት ቢባል ወቀሳ ነው ያለ በገር የሚነካ ሊሆ ላይ ይህን ባስመለከተ አንድ አቋም ነው ያላቸው እና አንዳንዶቹ ቀደም ፖለቲከኛ የነበሩትና ከፍተኛ ማድረግ የነበራቸው ባለስልጣናት እስራኤልን ማን ነው እስራኤል ልበል በገር ነጣኔ አሁን ልክ በግል ጥላቻ ነው የሚያዋቸው። የፖለቲካ ፎክክር ሳይሆን በግል ጥላቻ ነው የሚያቸው ስትመለከተው። እኛ በእርግጥ ይህንም ያንም ያንም ደግፉ ይህንም ምረጡ ያደረግ ትምረጡ
1: አንልም።
0: ያለው ሁኔታ ግን ስንመለከተው በዳሮ ስንገመግመው ይሄን የመሰለ ሁኔታ ነው የሚንጸባረቅ ያለና ይሄ እንግዲህ ከምርጫው በኋላ እንዴት አድርገው ይህን ህብረተሰቡ ነው በጣም የቆሰለ የተበደለ ህብረተሰብ አክሞ እንደገና አንድ አቋም እንዲይዝ አንድ አመለካከት ያለው እንዲሆን ማድረግ የሚቻለው እንዴት ነው? አሁን ሰባብሮ እንደገና ጥገና ይሻላል ወይስ አሁን ሳይሰበር ተስማምቶ ሁሉንም አሚዛናዊ የሆነ አቋም ይዞ ቅስቀሳውን ማካሄድ ይሻላል የሚለው ሁኔታ ነው አነጋጋሪ ሆነዋለሁ።
1: እንግዲህ ዞሮ ዞሮ እነኚህ ባለስልጣናት የሚናገሩት ቃላት በጣም መልእክት አሉ፣ መልእክቱ ኃይለኛ ነው። ምክንያቱም ተከታዮች ስላሉት ለበጎም የሆነ ለመጥፎ ተጽዕኖ ሊያሳድር ስለሚችል እንደ ሁሉም በተቻለ መጠን ያህል የግል ጥላቻን አስወግደው በጋራ በእውነት በዲሞክራሲው መሰረት በመብታቸውን በመጠቀም በዛው የፖለቲካ እንቅስቃሴ ቢያደርጉ ተመራጭነት ይኖረዋል እንላለን። መጨረሻ ላይ የኢራንና የአሜሪካ ጉዳይ እንዴት ታዩዋለህ? እንግዲህ ኢራን ያቀረበችውን ሐሳብ አሜሪካ ሊቀበልም ብለዋል።
0: ኢራኖች ባሉ ጊዜ ውጥረት ታደራደር ውጥረት ውስጥ እየገቡ ነው የሚገኙት። የሆርሙዝ ጉዳይ መፍትሄ አላገኘም እስካሁን ድረስ። በተለይ ደግሞ ኢራንን አሁን እያስጨነቃት ያለው በአሜሪካ ጠላባት ያለችው ከባድ የሆነ የኢኮኖሚ ማዕቀብ ነው። በጣም ማነቆ ውስጥ ገብታለች። በዚህ ምክንያት ኢኮኖሚ ችግር አለባት። ከዛ ተያይዞ እንግዲህ ህብረተሰቡ ከፋኝ ካለ አንድ ቀን አመፅ ያነሳና መፈንቅለ መንግስት ያደርስብናል የሚል ፍርሃት ስላለ በኢራን በኩል አሁን ሁኔታውን አለፍልሰው የኒውክሌር ጦር መሳሪያ ጉዳይ አስመለከተም እኛ በሩን ከፍተን አጣሪ ኮሚቴ መርማሪ ኮሚቴ እንዲገባ እናደርጋለን። ከዛ አሜሪካ ጋር ለሰባት ቀናት የጦር አቁም ስምምነት ላይ እንግባና ከዚያ የሆርሙዝ ጉዳይም እኛ ተግባብተን መፍትሄ የሚፈልግለት ጉዳይ ይሆናል። ግን ይላሉ አሜሪካ በእኛ ላይ ጣላቸውን ማዕቀብ ታንሳ የሆርሙዝን ደለው አሁን የባህር ወሽመጥ ተከፍቶ የንግድ መርከቦች እንዲያልፉበት በተለይ የነዳጅ ዘይት የጫኑ ወደ ተለያዩ ክፍለ ዓለማት የሚያጓጉዙ
1: መርከቦችን
0: እንዲያልፉበት ይሁን የሚል ሀሳብ አለ።
1: ጥሩ።
0: የባቤል መንደብ ጉዳይ እሱ ራሱን የቻለ አነጋጋሪ ጉዳይ ነው። ሌላ ጊዜ እንግዲህ ብናየው ይሻል መስለኛል። አሁን ጊዜ የለም መሰል።
1: አመሰግናለሁ ራሚም ለሰጠን ሰፈራ ለማብራሪያ። እግዜር ይስጥልን።
0: ሸዋጣው

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ መስመር ላይ ጋዜጠኛ ጥላሁን መልኬ ይገኛል። ጥላሁን ሰላም ሰላም ሊያሉ እንዴት ነህ?
1: መልካም ባላችሁ። ሰላም ለአንተም ለአድማጮችን።
0: ምንድነው ዳስ ላይ ነው ያለው? ቡና እየጠጣህ ነው ወይስ ምንድነው?
1: ዳስ ነው። በዚህ በዓል ዳስ ውስጥ ነው ቤተሰብ ጋር የምትቀመጠው? እንደዛ ነው እንግዲህ። ድምፄን ጥሩ ነው ይሰማል ብዬ አስባለሁ።
0: ያው በደንብ ነው የሚሰማው ድምፅ።
1: በቃ አመሰግናለሁ። እና እንደዛ ነው በዓሉን ይዘነዋል። በጣም የሚመች በዓል ነው። ሌላው ያንተን ዝግጅቱ ላይ ደግሞ የዚህነት መሀባን ሙዚቃ የእሷ ወይም ደግሞ ወጣቷ አምላክ ጌትነት አዎ መለየት ይከብዳል። ማለት እሷ ነች ወይ ዚነት ነች ማለት ሁኔታ ደስ ይላል። የድሮ የተረሱትን ብርቅ አርቲስቶች አዲሶቹ ዘመናዊ ወጣቶች ማለት ነው እያስታወሱ የሚጫወቱ የሚሰሩት ስራ እነዛን የተረሱትን ያስታውሳል። እና ከሙዚቃ ጋር በዓሉ በጣም ይመቻል።
0: በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በእውነት መልካም በዓል እንላለን። ለማንኛውም ወደ ውይይታችን እንሂድ። በጣም ያስቸገረን ሁኔታ የአሜሪካና የኢራን ጉዳይ በጣም አስቸግሮናል። እስኪ ምንድን ነው በተለይ ሆርሙዝ የተባሉ መተላለፊያዎች በማን ቁጥጥር ስር ነው ያለው? በጣም የሚገርም ሁኔታ ነው። እስኪ እንደው ሰፋ አድርገህ አብራራልኝ በእውነት።
1: ይህን ጥያቄ ለትራምፕ ከጠየቅ ቁጥጥሩ በአሜሪካ ቁጥጥር ስር ነው ይለሃል። ወደ ኢራን ደግሞ ጥያቄውን ካዞርክ በእኛ ቁጥጥር ስር ነው፣ እንዲሁም ክፈቱ እየተባልን እንጠየቃለን እና ሁሉም በእኔ ቁጥጥር ስር ነው ያለ ይላል። አሁን ትራምፕ ትናንትም ዛሬ የሚሰጡት መግለጫ ትናንት ብቻ በእኛ ቁጥጥር ስር ከመሆኑ የተነሳ ወደ 29 የሚሆኑ ኮንቴነሮች ማለት ነው እንግዲህ ነዳጅ ነው የሚጭኑትኝ በእንደዚህ አይነት ሁኔታ ያወጣንበት ሁኔታ አለ፣ በሚሊዮን የሚቆጠር በርሚሎችን ነዳጅ እናወጣለን እና በእኛ በኩል በእኛ ቁጥጥር ስር ነው ክፍት ነው ይላሉ ትራምፕ። በሌላ በኩል ደግሞ ቦታውን እንዲከፈት ያለምንም ጥያቄ ደግሞ ኢራንን ሲጠይቁ ይሰማል እና ማመን ያዳግታል። ለማንኛውም ቦታው ያው ዝግ ነው። እንዲያውም ይህን በተመለከተም ኢራን ለትራምፕ መንግስት በአማካሪው ዊትኮፍ አማካኝነት የላኩት ማለት እዛው ኒውዮርክ ነው ያሉት እንግዲህ በነበረው የዓለም አቀፍ የዓለም ሀገሮች ስብሰባ እዛ በተባበሩት መንግስታት ድርጅት እንግዲህ የዓለም ሀገር መሪዎች ተሳትፈዋል። እዛ የነበሩትኝ የኢራኑ የውጭ ጉዳይ ሚኒስትር ፕሬዚዳንቱ ተገኝተዋል። በእነሱ ዘንድ መልእክት ለአሜሪካ አስተላልፈዋል። ማለት ካቆምንበት ድርድር በመነሳት መፍትሄ እናፈላልግ የሚል ይህን የሰሙት ዶናልድ ትራምፕ ደግሞ ውድቅ አድርጌዋለሁ አልተቀበልኩትም ይላሉ። ጎን ለጎን ግን እስከሚቀጥለው ረቡዕ ድረስ እንግዲህ እነዚህ ከፍተኛ ባለስልጣናት በኒውዮርክ ይቆያሉ ይባላል። የሚገርምህ አይቸው እነዚህ ኢራን በሚገርም ሁኔታ ድሮ የእስራኤል ጠቅላይ ሚኒስትር ነበር በእንደዚህ አይነት ሁኔታ ተፈላጊነታቸው እና ከውጭ ሀገር መሪዎች ጋር የመገናኘት ሁኔታ እነዚህ ከጨረሱ በኋላ ይህንን የሄዱበትን ዋና አላማ አሁንም ከብዙ ከአራት ሀገር ወኪሎች ጋር ተገናኝተው ተወያይተዋል ይባላል። እንግዲህ ሶስት ቀን የሚቆዩትም ተጨምሮ ነው። በዚህ ቆይታቸውም ከትራምፕ ጋር ያው በእጅ አዙር ማለት ነው በሌሎች በአሸማጊያዎቹ በአደራደሪዎቹ በኩል ወይም በዶናልድ ትራምፕ መልእክተኛ እንደገና ይነጋገራሉ ይባላል። ዶናልድ ትራምፕ በአንድ በኩል ያው የጥያቄ መልስ እስካልተገኘ ድረስ በፍጹም የማለት በሌላ በኩል ደግሞ እጃቸውን አሁንም ለድርድር እንደዘረጉ ነው የሚታየው። አሁን ለጠየቀው ጥያቄ አይቸው ይኸውልህ የአሜሪካ መንግስት አሁን የያዘው የኢኮኖሚ ቅጣት ወይም የኢኮኖሚ ማዕቀብ ውጤት እያሳየ ነው። ለዛም ነው ወደ ስምምነት ሮጦ መግባት የማይፈልገው። ምክንያቱም ከአሁን በፊት ወታደራዊ ኃይል እየተጠቀሙ ይህን ስትጠቀም ደግሞ የወታደሮች መጎዳት አለ፣ ብዛት ያለው የገንዘብ ወጪ ይጠይቃል፣ ብዙ መስዋዕትነት ይከፈላል። ያ ሳይሆን በቀላሉ በኢኮኖሚ ማዕቀብ ኢራንን ውጥረት ውስጥ የምታስገባ ከሆነ ለምን ይህን እንደ ምርጫ አይወሰድም በሚል አሜሪካ የያዘችው አሁን ኢራንን የማጥቃት ዘዴ የኢኮኖሚ ቅጣትና የኢኮኖሚ ማዕቀብ ነው። ይህ ደግሞ ኢራኖች በትክክል ውስጣቸው በጣም ሰርጾ ገብቷል፣ እየጎዳቸው ነው። ለዛም ነው የሚማጸኑት እስኪ እንደገና ወደ ድርድሩ ማለት ሁኔታ። ስለዚህ አሜሪካ በአንድ በኩል ያው እንግዲህ ሚድተርም የሚሉት ምርጫ አለ በሚቀጥለው ማለት ነው። በዛ ከምርጫው በኋላ ምናልባት ኢራን እኛ የምንጠይቀውን ጥያቄ መልስ ካልሰጠች ማለት የሆርሙዝን ወሽመጥ መክፈት፣ ከዛም አልፎ ያው አሜሪካ የምንጠይቀው ጥያቄ አለ በኒውክሌር ጦር መሳሪያ ግንባታው ዙሪያ፣ በሚሳይሎች ማምረት ዙሪያ እና አጠቃላይ ከጠብ አጫሪነቷ ኢራን እንድትወግ እንድትቆጠብ የሚል ጥያቄ አለ። ይህን ጥያቄ ካልተቀበለች ከምርጫው በኋላ እንግዲህ ኖቨምበር አካባቢ ከዛ በኋላ ማለት ነው አሜሪካ እንደገና ወታደራዊ ጥቃት ልትፈጽም እንደምትችል የሚል ሁኔታ አለ እና አሜሪካ ባንድ በኩል ያው የዲፕሎማሲው ሁኔታ እንግዲህ የማይት ሁኔታ አለ። በላ በኩል ግን በአማካሪዎቹ በይበልጥ ደግሞ በአሜሪካ የገንዘብ ሚኒስትር እና ሌሎች የተለያዩ ጄኔራሎች ምክር መሰረት ዶናልድ ትራምፕ የደረሱበት ውሳኔ ኢራንን በኢኮኖሚ መወጠር መግቢያና መግቢያ ማለት በየቀኑ በቢሊዮን የሚቆጠር ዶላር ትከስራለች፣ ገቢ የላትም። ከዛ አንጻር ምናልባት ወደ ጠረጴዛ ዙሪያ ደካማ ጎኗን ይዛ ትቀርባለች የሚል ሁኔታ አለ። ደግሞ ሙቀት እያሳየ ነው። ስለዚህ
0: ግን አሜሪካ ባሁኑ ሰዓት ጥላሁን ባሁኑ ሰዓት ምናልባት አሁን የኮንግረሱ ምርጫ እንዳለ ሁላችንም እናውቀው ነው። ከዛ ምርጫ በኋላ ሙሉ በሙሉ ወደ ጦርነቱ መለሳለሁ ይላሉ ይዝታሉ ዶናልድ ትራምፕ። እነት ወደ ጦርነቱ ይመለሳሉ ብለ ታስባለህ? ይሄ አሁን የሚያደርጉት የማዕቀብ ውጤት እያስመዘገበላቸው ከሆነ
1: አይመስለኝም። ምክንያቱም እንዳልኩ ብዙ ምክንያቶች አሉ ባይሆንበትም ለማፈራራት የሚያሰሙት ድምጽ እንጂ ወደ ጦርነቱ በቀጥታ አሜሪካ ትገባለች ይላሉ። እንዲያውም ሳይታወቅ በጣም ባልታወቀ ጊዜ ዛበት ወይም ከዛ በኋላ በቃ ጦርነቱ አልቋል ብለው ሊያውጁ ይችላሉ ይባላል ዶናልድ ትራምፕ። ምክንያቱም ብዙ ምክንያቶች አሉ። ጦርነቱ ወይም ያህል ምርጫ ውጤት እንዳላሳየ ተረድተውታል። እንዲያውም ከአሁን በፊት የተወሰደው ያው ከፊል ውጤት ቢያሳየም ያው ከዛ እንደው ባያደርጉት ኑሮ ባያሱ የሚላል ሀሳብ ጭንቀታቸው ላይ ይዞራ ይባላል። ምክንያቱም አሁን የያዙትኝ የኢኮኖሚ አቀብ ማድረጉ በኢራን ውጤት እያሳየ ስለዚህ ወደ ጦርነቱ በቀጥታ ይገባሉ አይመስለኝም። ግን ያው እዚህ ለማስታወስ ያለብን ኮንቸን ባለፈውም ወደ ጦርነት አሜሪካ የገባችው እስራኤል ተጽዕኖ ስላሳደረች እና ወደፊትም መንግስትን እስከመጣል ድረስ የኢራንን ስርዓት እስከመገረስ ይቻላል የሚል ማሳመኛ መረጃ ከተቀበሉ በኋላ እንዲሁ በቀላሉ አይደለም ወደ ጦርነት የገቡት። አሁን ያን ሁሉ ከተመለከቱ በኋላ የተነገሩ በእስራኤል በኩልም ውጤት እንዳላሳየ ማለት ስርዓቱ ይገረስ የሚለው ሁኔታ ያን ከተመለከቱ በኋላ በቀላሉ ወደዛ እንዲሁ በራሳቸው ጊዜ ይገባሉ ብዬ አላስብም። በፍጹም አይሆንም። ምክንያቱም አሁን ሲጀምር ኢራን ተዳክማለች፣ የባለፈው ኃይሏ የለም። ግን እንዲያውም ወደ ጦርነቱ እንዲገባ ፍላጎት ያላት ያለ አሜሪካ እርዳታ ወደ ጦርነቱ ትገባለች የሚባለው እስራኤል ነች። ምክንያቱም በእስራኤል በኩል አንዳንድ መረጃዎች እንደሚጠቁሙት ከሆነ ኢራን ውስጥ ለውስጥ አሁን በአንድ በኩል ያው እየተዳከመች እንደሆነ ኢኮኖሚዋ በጣም እየደቀቀ እንደሆነ ይነገራል። በሌላ በኩል ግን ውስጥ ለውስጥ ይህን የጀመረችውንና በእጇ ማስገባት የምትፈልገው የኒክሌር ጦር መሳሪያ ይህንን የኡራኒየም ንጥረ ነገር በአንዳንድ ቦታዎች እያብላላች አሁን እየሰራች ነው ይባላል። ይህን በተመለከተ እስራኤል መረጃ አለኝ ከማለት አሜሪካ ተደምራ ወደዛ ካልገባች በራሷ ጊዜ እስራኤል ጦርነት ልትጀምር ትችላለች የሚባል ሁኔታ አለ። እና አሜሪካ ወደ ጦርነቱ ከምትገባው እስራኤል ወደ ጦርነቱ ትገባለች የሚለው ሁኔታ እኔ ተቀዳሚነት ሰጠዋለሁ።
0: እስኪ ወደ ኋላ እንመለስበታን ወደ መጨረሻ አካባቢ እንዳለን ቀመጥና ሁቲሞች ከሳውዲ አረቢያ ጋር የሚያደርጉት ጦርነት እንዴት ነው? በተለይ በዛሬው ዕለት ደግሞ ሰው አልባ አውሮፕላኖችም እንዲሁም ሁለት ባሊስቲክ ሚሳይሎችን ወደ ርዕሰ ከተማቸው ሪያድ የተወነጨፉበት ሁኔታ አለ። እስከ መቼ ነው የሚቀጥለው ይህ ሁኔታ?
1: ትልቁ ጥያቄ ምሱ ነው። ዛሬ ብቻ አይደለም ከአሁን በፊትም ወደ ስድስት የሚሆኑ ሁለት ቀን በፊት ማለት ነው ተመሳሳይ የተላከውን ያው ሳውዲ አረቢያ ከሸፈችበት ሁኔታ አለ። ሳውዲ አረቢያ ጋር ተጋፍታለች። ምንም እንኳ የጦር ኃይሏ አጠቃላይ ከሁቲ ማማጽያን ጋር ስታነጻጽር ሳውዲያ ማለት በጣም ሀያል ነች። ያም ሆኖ ግን በነዚህ በነጠላ ጫማና በጀላቢያ ክላሽንኮፕ ዘው
0: ይዘው እንዲያውም ጫት እየቃሙ ነው እኮ በጫት ነው
1: እየቃሙ እውነት ነው። ይህን እነዚህን ሽምቅ ተዋጊዎች በለው እንዴት ነው አማጽያን እነሱን መቆጣጠር አልቻለችም። ምክንያቱም ጦርነቱ ማወጅ አቅጧት አይደለም ሳውዲ አይቸው። ግን ከጦርነቱ ወደ ጦርነቱ ስገባን ማለት ሌላ ያልጠበቅነው ጉዳት ሊደርስ ይችላል። ሌላው ኢራንም አለች። እንደውም ኢራን በዚህ ጉዳይ ተጠይቀው ይሄ የውጭ ጉዳይ ሚኒስትሩም ሆነ ፕሬዚዳንቱ እንግዲህ በነበረው በተባበሩት መንግስታት ድርጅት ሄደው ነበር። እዛም አንዳንድ ቴሌቪዥን ጣቢያ በሰጡት ከሁቲም ጀርባ እናንተ አላችሁ ወይ እናንተ ነው ወይ እናንተ ናቸው ወይ እንዳያድርጉ የምትሉ ሲባል በፍጹም የለንበትም
0: እንዲያው ድሮስ ቢሆነች አለን ብለው አይናገሩ በግልጽ
1: ነው። እሱ እውነት ነው። ግን እንዲያውም ነገሩ ለማረጋጋት መፍትሄ ከምናፈላልገው አንዱ እኛንም ሲሉ ያው ውሸታቸውን ከፍታቸው ማየት ይቻላል። ማለት የፈለግኩት ከጀርባ ሌሎች አሉ። ኢራን አለች። እንደገና ኢራቅ ውስጥ የሚገኙ የኢራን ደጋፊዎች አሉ። ስለዚህ ሳውዲያ እርምጃ ብቻ ልውሰድ ካልኩ ምናልባት የሚደርስብኝ አደጋ የከፋ ይሆናል ከሚል የምትፈልገው ሌላ ጥምር ኃይል ተዋቅሮ ምናልባት በማስፈራራት ደረጃ ወይም ደግሞ በዲፕሎማሲ ሁኔታው እንዲቋጭ ያ ነው የምትፈልገው ሳውዲያ። ወደ ጦርነት የመግባት ፍላጎ ምርጫው አይደለም። ግን የሁቲ ማማጽያን ደግሞ ትንሽ ጎረም በቃ እንዴት ነው በቃ ተፈርተናል ከሚል ያው በየቀኑ ያው ሳውዲያን በከፍተኛ ሁኔታ እንግዲህ ያው እስከ ቦታው ድረስ አንዳንድ ማዕከላዊ ከተማዎችን የተለያዩ ያለ ሰው አብራሪ የሚፈነዱ የላኩ የሚያስፈራሩበትና የሚያደርጉበት ሁኔታ አለ። ለዚህም ሲባል በሳውዲ አረቢያ በኩል የፓኪስታን እና የቱርክን የ የመከላከያ የጦር ኃይሎች ታማጆሹ ማለት ነው ሁለቱን ባስቸኳይ በመጋበዝ ስብሰባ በማድረግ ምናልባት ካሁን በፊት የተፈራረሙት ከተወሰኑ ወራት በፊት እንግዲህ ያው የተፈራረሙበት ስምምነት አለ ማለት ነው። አንዷ ከተደፈረች ሌላዋ ታግዛለች። በዛ ሁኔታ ምንም እንኳን ከህግ አንጻር በፓርላማ ማጽደቅ አለ ብዙ ጊዜ ቢወስዳል ቢባልም ግን በአቋራጭ ሁኔታውን በማፋጠን ምናልባት የሚደርሱበት ስምምነት አለ። ስለዚህም ሲባል ሳውዲያ እነዚህን ከፍተኛ የወታደር የጦር መኮንኖች ጋብዛለች። ወደፊት ምናልባት ለውጥ ይመጣ ይሆን ነው እንጃ። ግን አሁንም አሜሪካ ጀሮ ዳባ ያለችበት ሁኔታ አለ። እስራኤል ደግሞ እንደምታየው
0: እስራኤልስ ቪዲዮ ካ ይሄ የሚቀጥለው ጥያቄ ነበረ። ምናልባት ይሄ ነው እንግዲህ ባለፈው ለእስራኤል ድጋፍ እንደጠየቀችም በይፋ የተነገረ ሁኔታ አለ። ይህ ላይን እስራኤል ምን ማድረግ አለባት የሚለውም ትንሽም ትንሳንወያይበት ማንቀርም። ነገር ግን እስራኤል አሁን ይህን ነገር በመጠቀም ኢራንም ለማጥቃትም ስለምትፈልግ የሳውዲ አረቢያን የአየር ክልል በመጠቀም ምናልባት እስራኤል አሁን ጥሩ ዕድል ሊኖራት አይችልም። አንድም ሁቲሞችንም ሁለትም ኢራንን ለመጉዳት አሁን ግንኙነቷን የበለጠ ማጥበቅ አይሻልም ወይ ከሳውዲ አረቢያ ጋር?
1: እሱ ነው አሁን በውስጥ ለውስጥ ያለ ሁኔታ ማለት የረጅም ርቀትን ስትመለከትና ወደዛ እቅድ ማለት በእስራኤል በኩል ሲያስቡ በቀጣይ ምን ያዋጣኛል ከሚለው ሳውዲ አረቢያ እርዳታ ጠይቃለች ማለት በአሜሪካ በኩል ማለት ነው። አሜሪካም እስራኤል የመረጃ ሌላው ቢቀር በመረጃ እንኳን እንድትረዳ የሚል ሁኔታ አለ። ውስጥ ለውስጥ እስራኤል መረጃም ታቀብላለች ይባላል ለሳውዲ አረቢያ። ያም ሆነ ይህ አጋጣሚው ግን ለእስራኤል ጥሩ ነው። ምክንያቱም ሳውዲ አረቢያ እዚህ ደረጃ መድረሷና እንግዲህ ከአሁን በፊት ተጀምሮ ያልተቋጨ የአብርሃም ስምምነት አለ። እስራኤል የአብርሃምን ስምምነት ሳውዲ አረቢያ ብትቀበለው ሌሎች አገራትም በቃ እንዴት ነው በፍጥነት ይገባሉ የሚል ሁኔታ አለ። መጀመሪያ ማሳመን የሚያስፈልገው ሳውዲ አረቢያን ነው። ምክንያቱም በአካባቢው ሀብታም ሀገር ተሰሚነትና ኃይል ያላት ሳውዲ አረቢያ ነች። ስለዚህ ወደዛ ስምምነት ለማስገባት እስራኤል ስራ መስራት አለባት። አሁን በደካማ ጎኗ በሳውዲ አረቢያ በመግባት ኦኬ፣ ከኔ እርዳታ የምትፈልጊ ከሆነ ጠላቶችሽን የሁቲም አማጽያን ማሸነፍ የምትፈልጊ ከሆነ በቃ ውስጥ ለውስጥ ስምምነት ላይ ማለት ይህን አብርሃም ስምምነትን መፈረም በሚል አሁን ውስጥ ለውስጥ የሚሰሩ ስራ አሉ ይባላል። እንግዲህ እስራኤል ተሳክቶላት ግን ሳውዲ አረቢያም አምናበት፣ ምክንያቱም ሳውዲያም አማራጭ ከሌላት ይህንን እድልም ትጠቀማለች የሚባል ሁኔታ አለ። ምክንያቱም የሁቲም አማጽያን ውስጥ ገብተው ስርዓቱን እኔ እንጃ እንግዲህ ጉዳት ማድረሱም እኮ ራሱ በንብረት ላይ አሁን በከፍተኛ ሁኔታ የነዳጅ ቱቦዎችን በማፈንዳት በቢሊዮን ዶላር አሁን ሳውዲ አረቢያም እየከሰረች ነው። ከዛ አንጻር ምናልባት ከእስራኤል ጋር ውስጥ ለውስጥ የረጅም ጊዜ ስምምነት ለማድረግ የአብርሃም ስምምነት ለማስቀጠል ስምምነት ላይ የደረሱ ይሆን? እኔ እንጃ። በእስራኤል በኩል ይህን እድሉን መጠቀም አለባት የሚል ሁኔታ አለ። ሌላው ሳውዲ አረቢያ በአካባቢያችን በመካከለኛው ምስራቅ ወደፊት ምናልባት ልትፈጥንና በጣም መቆጣጠር እስከሚችል ልታድግና የጦር መሳሪያዎችን የመያዝ ኃይሏን የማጠንከር ሁኔታ ፍራቻው አለ። ይህን አሜሪካም ደግሞ ጠንቅቃ ታውቃለች። ስለዚህ እሷንም ለመቆጣጠር ለማውረድ ኃይሏንን ማለት እንደፈጠነችው እንዳያቴን ለመቀነስም የሚደረግ ሙከራ አለ ይባላል በአሜሪካና በእስራኤል በኩል። እና እነዚህ ነገሮች ተደምረው እስራኤል ከተሳካላት ሳውዲ አረቢያን እንድረዳሽ ከፈለግሽ ያው እኔም ለውን የምፈልገውን ነገርም እሺ በየማለት ሁኔታ ከሆነ እንግዲህ ያው ሳውዲያ የምትጠቀምበት ሁኔታ ይኖራል። ምክንያቱም ከአሁን በፊት የአብርሃም ስምምነት ሳውዲያ የማትቀበልበት የፍልስጤማውያን አገር እስካልተቆረቆረ ድረስ ይህን ስምምነቱን እጄን አልሰድም። ምክንያቱም ፍላጎት እኳ ቢኖራቸው በእርግጥ እንደሚነገረ ከሆነ ቤን ሳልማን የሳውዲያው አልጋ ወራሹ የፍልስጤማውያን ሁኔታ አንገብግቧቸው አይደለም፣ ግን ከሌሎች የአረብ ሀገራት ላለመተቸት እና ላለመውቀስ ሲሉ እጃቸውን እሳቸው ጀማሪ ሆነው ከእስራኤል መቅረብ ፍላጎቱ የላቸውም። አሁን ግን አማራጭ ስለሌላቸው ቤታቸው ስለተደፈረ በሳቸው በስልጣናቸውም ራሱ ትንሽ እንዴት ነው በጣም ነገ ጠዋት ምን እንደሚሆን ስለማያውቁ ምናልባት የእስራኤልን ሆነ የአሜሪካን ኃይል ይቀበላሉ ይጠቀማሉ የሚል ሁኔታ አለ። ሌላው ሳውዲ አረቢያ እንዳማራጭ ይህ ሁኔታ የሁቲም ሁኔታ ሳያስፈራራት አሜሪካን ወደ ጎን በማድረግ ከሌሎች የአሜሪካ ጠላት ሀገሮች እንደ ቻይና የመሳሰሉትን ፊቷን ያዞረችበት ሁኔታ አለ። የጦር መሳሪያዎችን ለመግዛት የሞከረችበት ይህን የሚመለከቱት አሜሪካና እስራኤል እንዴ በማን በጥሩ ዓይን አያዋትም ሳውዲ አረቢያን። ስለዚህ አሁን እንድትኮረኩ በሁቲም አማጽያን እንድትረበሽ በአንድ በኩል ኦኬ ከፈለግሽ የእኛን ጥቅም ታስቀድ ከሆነ የሚል ሁኔታ አለ። በሌላ በኩል ደግሞ ጀሮ ዳባ ልበስ ይታያል። ወደፊት ያው የጥቅም ጉዳይ ስለሆነ ምናልባት ከጥቅም አንጻር ምናልባት ወደፊት ያስላል ይገኛል። እንግዲህ ሁላችንም ተስፋ ነው።
0: የኒኩሌር ቦምብ ባለቤት መሆንም ፍላጎት አላት
1: አላት። ይህንን የአሜሪካ መረጃ ድርጅት እውነት ክንዋቸው ጠቁሟል። ሳውዲ አረቢያ አሁንም ቢሆን በዚህ ዙሪያ እየሰራች እንደሆነ ህልሟ እንደሆነ የሚነገርበት ሁኔታ አለ። ከአሁን በፊት ለማስታወስ ያህል ይህንን ለመጥፎ ነገር ወይም ለጦር መሳሪያ ሳይሆን ለተለያዩ
0: ለሰላማዊ ለኃይል ማመንጫ
1: እሱ ይፈቀድላታል ሲሉ ዶናልድ ትራምፕ የተናገሩት ሁኔታ አለ። ግን በስተጀርባም ይህንን ሌላውን ዘር ወይም ሰው የሰው ልጅ ጣጥቶ ሆኖ መሳሪያ በእጇ ለማስገባትም አሁንም እየሰራች እንደሆነም በአሜሪካ በኩል መረጃዎች ይጠቁማሉ። እነዚህ ነገሮች ተደምረው እነዚህ እንዴት እናቀው ማናቃት ውስጥ ብዙ ስራዎች ስላሉ ከዛ ራቁሳን የተገኙት መስሎ ይታያል።
0: መጨረሻ የአውሮፓ ሁኔታ፣ አውሮፓውያን ትልቅ ስጋት አላቸው ምናልባት ሩሲያ ጥቃት አደረሰብናለች የሚል ስጋት አላቸው። ይህ እንዴት እንደምታየዋለ?
1: ይኸውልህ እንዲያውም ትልቁ ነገር አሁን ከዛም አልፎ ዓለማችን ወዳልታሰበ ጦርነት ሊገባ ይችላል የሚባለው የዩክሬን ሩሲያ ጦርነት ነው። የሁለቱ ሀገራት ሁኔታ ምክንያቱም ዩክሬን ያለ አውሮፓና አሜሪካ ድጋፍ ብቻዋን ሩሲያን መቋቋም አትችልም። አሁን ብዛት ያላቸው አውሮፓ ሀገሮች ከአሁን በፊት ንብረታቸውን የጦር መሳሪያን እየሰጡ እስካሁን ድረስ እንግዲህ ከደረሱበት ደረጃ ደርሷል። አንዴ ሩሲያ በዩክሬን ጥቃት ስትፈጽም፣ ከዛም አልፎ መሬት ስትይዝ፣ በዩክሬን በኩልም በአጸፋው እርምጃ ሲወስዱ፣ አሁን ያለበት ሁኔታ ግን ሩሲያ እንደ አማራጭ ያየችው የሚባለው እነዚህን ለዩክሬን የሚረዱ የአውሮፓ ሀገራትን ለምን በእነሱ ላይ አልዝትም፣ ለምን እነሱን አላስፈራራም የማለት ሁኔታ ተጀምሯል። ምክንያቱም እነሱ ላይ ማስፈራራና በእነሱ ላይ እንዲያውም በአዝኖ ሳምንት አንድ በውጭ የወጣ መረጃ አልሞንድ የተሰኘ የስፔን ጋዜጣ ነው የሲአይኤን መረጃ ተመርኩዝ ያወጣው ጽሁፍ በጣም ሩሲያ ይህንን ያለ ሰው አብራሪ ማለት ነው ሻሃድ የሚባል እንግዲህ በጣም ትልቅና ግዙፍ በሁሉም ኢራንም እንዳላት እና ከኢራን የምትቀበለው እንዳለ ይነገራል። ከዛ ገርባር የተሰኘ በጣም አናሳካት ይህንን ያለ ሰው የሚበር እስከ 18 ኪሎግራም የሚመዝን እና እስከ 600 ኪሎ ሜትር ድረስ የሚይዝ ተመልከት። እንግዲህ እዛ አጠገብ ያሉ ብዛት የአውሮፓ ሀገራት አሉ። ሩሲያ አሁን በዚህ ያለ ሰው አብራሪ እነዚህን ቦታዎች እንግዲህ እርዝመቱ ወደ 2 ሜትር እና ስፋቱ 2 ሜትር ተኩል የሚሆን በጣም አናሳ ነው፣ በከፍተኛ ጉዳት የሚያደርስ ይህንን ለአውሮፓ አገሮች ለጥቃት ለመፈጸም አዘጋጅታለች በእጇለ ይባላል። ይህን የሰሙት አንዳንድ የአውሮፓ ሀገራት ደግሞ ለዜጎቻቸው እዛው ቅርብ የሚገኙት ማለት ነው እንደ ጦርነት ሊከፈት ስለሚችል በማለት ዜጎችን ያስጠነቀቁበት ሁኔታ አለ። ሌላው ቢቀር ምግብ፣ ውሃ፣ መድኃኒት እንደ ለተወሰኑ ቀናት የሚያገለግል ቤታችሁ ያዙ የማለት ሁኔታ ማለት የፈለኩት ሩሲያ አውሮፓን በከፍተኛ ሁኔታ እያስፈራራቸው የምታስፈራበት ሁኔታ እነሱ ሲፈሩና እነሱ ይሄ ወደ 20 በላይ የሚሆኑትኝ ወደ 30 የሚጣጉትኝ እንግዲህ የናቶ ድርጅት አባላት እንዲያውም ከፊሎቹ ጦርነት ከተከፈተ እጃችን አንሰድም የማለት ከፍራቻ አለበት። ምክንያቱም የጦር ኃይላቸው ደካማ፣ በፍጹም ጦር ኃይላቸውን ያላ እንደተው በጥሩ ሁኔታ እንደማይገኝ የሚነገርበት ሁኔታ አለ። ከአንጋፋዎቹ እንደ ጀርመን፣ ፈረንሳይ፣ ብሪታንያ እና ፖላንድ ቻላልስ ከሌሎች ሀገራት በተለየ ሁኔታ ከእነዚህ ውጭ ሌሎች ሀገራት ደካሞች ናቸው። ወታደር ኃይላቸው በፍጹም አሮጌ የጦር መሳሪያ ነው ያላቸው እና ጦርነት ከተከፈተ ውስጥ ከገባን እኛ ጉዳቱ ከጥቅሙ የሚል ሁኔታ ስላለ እጃቸው እንደማት የሚነገሩበት ሁኔታ አለ። አሁን መጨረሻ ላይ ሩሲያ ይህንን ከተረዳች በኋላ ዩክሬንን ለማሸነፍ ከፈለኩ፣ በዩክሬን የፈለኩትን ነገር ማድረግ ከፈለኩኝ አውሮፓ ሀገሮችን ማስፈራራት አለብኝ በሚል የጀመረችው ጉዞ አለ። ይህን የፈሩት አውሮፓውያን ደግሞ ትንሽ በአንድ በኩል ዩክሬን እርዳታቸውን እንደሚቀጥሉ የሚነገርበት ሁኔታ አለ፣ በገንዘብ በጦር መሳሪያ። በሌላ በኩል ደግሞ ሁኔታውን ለማረጋጋት አሜሪካንም ያው አሜሪካ ትልቁ ጥያቄ ደግሞ የአሜሪካ ከናቶ ድርጅት ጀርባ አለመሆኑ ነው። ደግሞ አሜሪካ ያው እንዴት ነው በቀላሉ እንደማትደበለቅና በሩሲያ ላይ ምንም አይነት ደግሞም ዶናልድ ትራምፕ ሲሰሙም አታይም ማለት ሩሲያ በእነዚህ የአውሮፓ ሀገራት ላይ እርምጃ ከወሰደች ወይም የምትወር ከሆነ አሜሪካ ቀይ መስመር ሲሉ አይሰሙም። ይህን ያዩት ፑቲን እንግዲህ ያው ምንም እንኳ ጉዳት ቢደርስባቸውም በኢኮኖሚያቸውም ደግሞ ፑቲን ለማስታወስ ያህል የሀገሪቱ በኢኮኖሚ ማዕቀብ ተጥሏልኝ በምዕራቡ ዓለም ማለት ነው። እንደገና እሳቸው በጦር ወንጀለኝነት ደግሞ የሚጠየቁበት ሁኔታ አለ። እንደ መውጫ ያዩትኝ አውሮፓውያን ማስፈራራት ነው። ይህም ነገር ብዙ ያነጋግራል። ግን ሳይታሰብ ወዳልታሰበ ጦርነት ምናልባት ይገባ ይሆን? ዓለም ሀገራት እንግዲህ በዚህ ዙሪያ እንግዲህ በጥያቄ ምልክት ያስቀመጡበት ሁኔታ አለ። ለማንኛውም ዓለማችን የተረጋጋ አይደለም አይችም።
0: በጣም የሚያሳዝን ሁኔታ ነው። በራሳችን በቀሰቀስ ነው በሰራ ነው አለማችን ለማጥፋት እየጣርን ነው እየተንደረደር ነው ማለት ይቻላል።
1: ኤአይ እንደምረህበትማ ያው
0: ጭራሽ ስለ ኤአይማ ቆይ ነው ሌላ ጊዜም ራሱን የቻለ ፕሮግራም ሊኖረን ይገባል። ኤአይ ራሱ ሊያጠፋን እኛን ተክቶ ሊሰራ የተባለ እንግዲህ ራሳችን እኛን እያጠፋ የሚመጣበት ሰዓት ከአሁን ጀምሮ እኮ እንደው ሰው ከሰው ጋር መጠየቅ ቀርቷል። አንድ ነገር ትፈልጎ ኤአይ እንደ ጄ መጠየቅ ነው እሱ በቃ ጓደኛ ወይም ሌላ አዋቂ ነው የምለው እኮ የለም።
1: ትልቁ ፍራቻ እሱ ነው።
0: ትልቁ ፍራቻ ነው።
1: ኤአይ ቴክኖሎጂ ያልፈለግነውን እንዲያውም ይህንን በከፍተኛ ሁኔታ የሚሰሩትን እውቅ በጣም ብርቅ መሀንዲሶች እንዴት ተቆጠቡ አቁሙ የማለት ሁኔታ አለ። በአንድ በኩል በይበልጥ በአሜሪካና በቻይና ከፍተኛ የሆነ ፍክክር አለ። ምክንያቱም ሳናስበው የሰው ልጅ ምናልባት ሳይታሰብ ሊጠፋ ይችላል የሚል ሁኔታ እንዳልከው፣ ሌላ ጊዜ በሰፊው በዚህ ዙሪያ መወያየት ይቻላል። ግን አስፈሪ ነው።
0: በጣም ነው የሚያስፈራው። ትልሽ እጅግ በጣም አመሰግናለሁ። እንግዲህ እንዴት ስንል ደግሞ ያው አድማጮቻችን እንዳይፈሩ፣ ነገር ግን ሊያሰጋም የሚገባ ጉዳይ ነው። ምክንያቱም ነገ ነገ ማልዳ እኔም አንተም ሁላችንም ስራ እንስራ፣ የሰው ልጅ በቃ ይገለላል ማለት ነው፣ በጣም በሚያሳዝን ሁኔታ። አመሰግናለሁ ጥላሁን፣ እግዚአብሔር ይስጥልኝ።
1: አመሰግናለሁ። መልካም በዓል።
0: እሺ፣ ተከብራችሁ አድማጮቻችን እጅግ በጣም እናመሰግናለን፣ አብራችሁን ስለቆያችሁ መልካም በዓል እንላለን። ክርስትና ሃይማኖት ተከታዮችም ዛሬ መስቀል በዓልን እያከበሩ ይገኛሉ። እንኳን አደረሳችሁ እንላለን። ይሁዳውያኖችም እንኳን ለዳስ በዓል በሰላም አደረሳችሁ እንላለን። መልካም ምሽት። በነገው እስከምንገናኝ ድረስ መልካም ሌሊት እያልን እንሰናበታችሁ። የስቱዲዮ ተረኛ ነበርኩት አይቸው ባየነኝ፣ አጠናካሪያችን አሰፍ መሽኮቪች። ምስጋና ይድረሰው። መልካም ሌሊት፣ መልካም በዓል።